0: the world's radio station.
1: SBS, a world of difference. You're with SBS Tigrinya on mobile, online, and on radio.
2: Is it some other local mobile, online, and radio? The Mahalal of SBS Tigrinya.
3: سلام زخبركم سمعتنا سمعتي راديو اس بي اس بين سمرين لومي سوني 15 سنه كلتشن اسران شدشتن زدالنا تحسو قربنا لنا فلمان حزبتات ابورجينن تورس ايلاندرن زلوم مدبنا محلال فلزلنا مريت بهلاوين مننت مخانم افلوتو كنبن فوتو بزدما اس بي اس غنيان حزبتات ورانجرون واي وران هاجر كلينن زحلفون زلون عبيت عدي كبريهب ዓለፈ ሰሞን ዝጀመርናው ጋዜጠኛታት ብርሃን እስማኤል አህመድ መሐዱም ምድን አብናይ ኮሚኒቲ ሬዲዮ 3CR ማህበረሰብ ዝገበርዎ ጽልዋ ማህበረሰብ ተሸለምቲ ምዃኖም ዝገልጽ ትሕዝቶ ንሽተይ ተሪፍና ነይሩ ሎሚ ካልኣይ ክፋሉ ናይ መወዳእታን ክነቕርቦ ኢና ኣብዚ ናይ 2026 ዋንጫ ዓለም ፊፋ ዝካየደሉ ዘሎ ብቐጻሊ ንቕርቦ ጸብጻብ ሎምውን ኣለና ሃገራዊት ጋንታ ኣውስትራልያ ሶከርስ ናይ 2026 ዋንጫ ዓለም ፊፋ ብዓወት ኣብ ልዕሊ ሓንቲ ካብተን ሓያላት ተቐናቐንቲ ብምዝጋባ ክከፍቶ ከላ ሓሙሽተ ግዜ ሻምፒዮን ዝኾነት ብራዚል ግን ትፅቢት ዘይተገብረሉ ምስ ሞሮኮ ማዕር ወፅያ ዝብል ትንታኔ ኢብራሂም ዓሊ ተመሊሱ ርእዎ ኣሎ ልኡኽና ዝሰደድና ጸብጻቡን ኣለና መበል 13 ዓመታዊ ፌስቲቫል ኮሌጅ ሕክምናን ስነ ፍልጠት ጦር ጥዕናን ኦሮታ ተሳሊጡ ናይ ዞባ ሰሜናዊ ምዕራብ ትግራይ ቀረብ ሓይሊ ኤሌክትሪክ ብ3 እጥፊ ዘዕብን ውስጥ ኣብያ ተመሪቑ ፕረዚደንት ሶማሊላንድ ንፈለማ ወግዓ ውዕደት ናብ እስራኤል ኣትዩ ኣብ የሩሳሌም ኤምባሲ ክኸፍት እዩ ዝብሉ ትሕዝቶ ዘለዎ እዩ ንኹሉ መደባትና ንምክትታል ምሳና ሓቢርኩም ክፀንሑ ዝቕድመኩም ኣዳላውን ኣቕራብን ዝመደብ ቤነ ሰመረ ሕጂ ብቐጥታ ናብ ዕለታዊ ዜና ሎሚ ሶኒ 15 ሰነ 2026 ዝተዳለዉ ዜናታት ናይ ኤስቢኤስ ይቐርበልኩም ፈለማ ኣርሳቶም ሚኒስተር ጥዕና ፌደራል ማርክ በትለር ብዛዕባ እቲ ኣብ ሃገራዊ መድሕን ስንክልና ማለት ኤንዲኣኤስ ተገይሩን ዘሎ ለውጢ ዝምልከት እማመታት ዝቐርብ ዘሎ ስክፍታታት ኣፍልጦ ከም ዝህብ ገሊጹ ቀዳማይ ሚኒስትር እስራኤል ቤንያሚን ናታንያሁ ኣብ መንጎ ኣሜሪካን ኢራንን ብዛዕባ ዝተገብረ ስምምዕ ንኽመያጡ ናይ ጸጥታ ካቢኒኡ ክእክቦም እዩ ኣሰልጣኒ ሃገራዊ ካንታ ኩዕሶ እግሪ ኣውስትራልያ ሶኮሩ ቶኒ ፖፖቪች ኣውስትራልያ ንቱርኬ 2-2 ብምስዓራ ኣዝዩ ከም ዝሕበን ገሊጹ እዚ ሬድዮ ስፔስ ብቋንቋ ትግርኛ ዝፍኖ መደብ እዩ ፌደራል መንግስቲ ኣውስትራልያ ነቲ ገይርዎ ዘሎ ምጉዳል ግብሪ ኣብ ነዳዲ ኪንዮ 30 ሰነ ከምዘየናውሖ ኣፍሊጡ ብሰንክቲ ኣብ ማእከላይ ምብራቕ ዝካየድ ዘሎ ውግእ ዋጋታት ነዳዲ ዓለም ምኽባሩ ስዒቡ ዋጋታት ንምርግጋእ ኣብ ልዕሊ ነዳዲ ዝግበር ናይ ኤክሳይዝ ግብሪ ንግዚኡ ከም ዝጎድል ተገይሩ ነይሩ ድሕሪ ናይ 2.5 ቢልዮን ዶላር ስጉምቲ ምውሳዱ ተሽከርከርትን ናይ ንግዲ ትካላትን ተወሳኺ ልዕሊ 30 ሳንቲም ኣብ ሊትሮ ንመግዚእ ነዳዲ ከምኡን ልዕሊ 60 ሳንቲም ንናፍታ ክኸፍላ ክጅምረአን መንግስቲ ኒው ሳውት ዌልስ ኣብ ዝመፅእ 4 ዓመታት ንጥዕና ዝግበር ምወላክብ ከም ዘብሎ ኣፍሊጡ ልዕሊ 10 ቢልዮን ዶላር ተወሳኺ ምወላ ንዓራውቲ ሆስፒታል ንሰራሕተኛታትን ንመጥባሕትን ዝውዕል ምወላ ከም ዝገብር እውን ኣፍሊጡ ኣሎ ናይ ኒው ሳውት ዌልስ ሚኒስተር ጥዕና ራያን ፓርክ እታ ግዝኣት ኣብ ዝመፅእ 12 ኣዋርሕ ልዕሊ 36 ቢልዮን ዶላር ኣብ ጥዕና ከተውፍር እያ ይብል
4: ባኣሽሓት ዝቁፀር ተወሳኺ ናይ ህፁፅ ኩነታት ኣቕርቦት ብኣሽሓት ዝቁፀር ተወሳኺ መጥባሕቲ ክግበር ብኣሽሓት ዝቁፀር ተወሳኺ ናይ ውሽጢ ተሓከምቲ ኣገልግሎታት እንተላይ እቲ ብኣዝዩ ዝድለ ናይ ህፁፅ እዋን መጥባሕታዊ ኣገልግሎት ክወሃብ እዩ ሚኒስተር ጥዕና ፌደራል ማርክ ባትለር ብዛዕባ እቲ ኣብ ሃገራዊ መድሕን ስንክልና ኤንዲኣኤስ ተገይሩ ዘሎ ለውጢ ንዝምልከት እማመታት ዝቐርብ ዘሎ ስክፍታታት ኣፍልጦ ከም ዝህብ ኣፍሊጡ ኣባይቶ ምርመራ ምምሕያሽ ኤንዲኣኤስ ድሕሪ ምቕራቡ ኣብ ውሽጢ 2 ሰሙን ልዕሊ 4,000 ዝኾኑ ህዝባዊ ጥርዓናት ቀሪቡ ኣሎ ሓደ ናይ ሰነት መርማሪ ወፃኢታት ናይ ምጉዳል ስጉምቲ እንተተወሲዱሉ ኣብ ዝቕፅል 4 ዓመታት ኣስታት 300,000 ሰባት ነቲ ማዕከን ካብቲ ማዕከን ተጠቀ

0: እንቲ ከምዘይኮኑ ዘገብር ምዃኑ ሰሚዕሎ ሚስተር ባትለር ንኤቢሲ ፕሮግራም ኢንሳይደርስ ክዛረብ ከሎ ብዛዕባ እቲ ዘተሓሳስብ ወይ ዘሻቅል ነገራት ከምዝስምዖ ኣፍልጦ ብምሃብ እቲ ለውጢ ግን ነቲ መንግስቲ ኣብቲ ፕሮግራም ዝኣትዎ ቃል ኣይትንክፎን እዩ ክብል ገሊጹ።
1: This will still be the biggest social program Australia has outside the aged pension. It will grow every year.
0: Kabna edmetrota wotsai ksab hijit zaabi mahbarawi nay Australia program iu bebamot dma ka Medicare nal ali kan abiyena abzkhona bota nay alam sinklinan zellom sabat absemin America khone Europa abzkhona bota kabzello azius tamal enay degef edil zehb medebiu Minister Gudda ቅሬታኽ ደግሞ እዚ ሚኒስተር ናይ ጉዳያት ውሽጢ ሃገር ቶኒ በርክ መንግስቲ ቁፅሪ ፍልሰት ወይ ስደት ንምንካይ ተላዒሉ ከም ዘሎ ይገልጽ ኮይኑ ግና ነዚ ሕጂ ዘሎ ሕፅረት ክእለት ንኸይጋደድ ሚዛን ምሕላው ኣድላይ ምዃኑ ኣጠንቂቑ። እቲ ኣሃዝ ናይዚ ኣብ ወፃኢ ሃገራት ዘሎ ናይ ፍልሰት ቁፅሪ ብሓሙስ 18 ሰነ ክወፅኡ እቲ ኣብ ወርሒ ጉንበት ዝወፀ ናይ ፌደራል ባጀት መንግስቲ ከምዝምልክቶ ኣብ ዝቕፅል ዓመታት ኣብ ነፍሲ ወከፍ ዓመት 225,000 ሰባት ፅሩ ናይ ወፃኢ ሃገር ብዝሒ ስደት ክህልዎ እዩ። ቁፅሪቶም ካብ 224 ክሳብ 225 ገንዘባዊ ዓመት 306 ሰባት እዩ ነይሩ። ሚስተር በርክ ንስካይ ኒውስ ኣብ ዝሃቦ ሓበሬታ ሰልፊ ተቃዋሚ እቲ ናይ ፍልሰት ምንካይ መደብ ብዘይንፁር ውጥን ክካየድ እዩ ዝፅውዕ ዘሎ ኢሉ
2: I want them to be able to explain which regional towns they say won't have a GP anymore. I want them to be able to explain
0: why they are not going to be able to explain why they are not going to be
2: able to explain
0: why they are not going to be able to explain why they are not going to be able to explain why they are not going to be able to explain why they are ፍቃደኛታት እንተኮይኖም ክገልፁ ለይደሊ። ምልእቲ ኣውስትራልያ ኣብ ናይ ሰባት ቪዛ ዝተመርኮሰት እያ። ገሊኦም ብግዜያዊ ቪዛ፣ ገሊኦም ድማ ብቃዋሚ ነበርቲ እዮም። ቀዳማይ ሚኒስትር እስራኤል ቤንያሚን ናታንያሁ ኣብ መንጎ ኣሜሪካን ኢራንን ብዛዕባ ዝተገብረ ስምምዕ ንክመያየጥ ናይ ፀጥታ ካቢንኡ ክእክቦም እዩ። እቲ ኣኼባ ዝግበር ዘሎ ክልቲአን ሃገራት ነቲ ግጭት ንምውጋድ ዝዓለመ ናይ ምርዳእ ስምምዕ ንምኽታም ይዳለዋ ከም ዘለዋ ምስተሓበረ እዩ። ሚኒስትር ጉዳያት ወፃኢ ኢራን ግና ዝኾነ ስምምዕ ክግበር ምዃኑ ዛጊታ ኣይኣመነን። ሰብ መዚ መራኸቢ ብዙሓን እስራኤል እቲ ቀሪቡ ዘሎ ስምምዕ ነቲ ኢራን ዘለዋ ፕሮግራም ምምዕባል ባሊስቲክ ኮነ ኒኩሌሳዊ ንጥፈታት እኹል ምላሽ ዘይህብ ምዃኑ ኣተሓሳሳቢ ምዃኑ እዮም ዝገልፁ። ኣብ ተሂራን ተቐማጢ ዝኾነ ያስር ኣክባርንያ ዝኾነ ይኹን ስምምዕ በብቕሩብ ክስዕብ ከም ዘለዎ ይገልጽ።
3: In my view, being able to proceed with it step by step is an achievement alongside what we've achieved.
0: ራይ በብደረጃኡ ንስጉመላውና መላው መቃልና ሓደ ዓወት እዩ። ኣብ ጎንቲ ኣብ ዓውደ ውግእ ዓወትናዮ ኣምላኽ ፍቓዱ ኮይኑ ኣብ ዲፕሎማሲ እውን ኣሳልጦ ክንረክብ ንኽእል ኢና። ድሕሪ ዝመፀ ዜና ከም ዘመልክቶ ግን ኢራን ምስ ኣሜሪካን እስራኤልን ኣብ ዝተፈላለዩ ግንባራት ማእከላይ ምብራቕ ዝካየድ ዘሎ ግጭት ብቁልጡብ ብቃዋምነት ሎሚ ምሸት ከም ዘብቅዕ ኣረጋጊፃ ኣላ። ምክትል ሚኒስተር ጉዳያት ወፃኢ ኢራን ካዘም ጋሪባዲ ኣብ ቴሌቭዥን ኢራን ኣብ ዝሃቦ መግለፂ ኣብ ዝመፅእ ሱሳ መዓልትታት ዘተ ክግበር ምዃኑ ድሕሪ ምግላፅ ኣብዚ እዋን ስምምዕ ዝኾነት ሃገር ነቲ ስምምዕ እንተፍሪሳ ተሂራን ሕነ ከም እትፈዲ ገሊጹ ኣሎ። ፕረዚደንት ኣሜሪካ ዶናልድ ትራምፕ ኣብ ማሕበራዊ መራኸቢታት ነዚ ብከምዚ ኣረጋጊፅዎ፣ ንኩላትኩም እንቋ ሓጎሰኩም፣ ንመፃዊ ብሆርሙዝ ብነፃ ክኽፈት ኣዝዩ ዘለኹ ኢሉ
2: I want them to be able to explain which regional town
0: ኣብ ዜናታት ስፖርት ኣሰልጣኒ ሃገራዊ ካንታ ኩዕሶ እግሪ ኣውስትራልያ ሶኮሩ ቶኒ ፖፖቪች ኣውስትራልያ ንቱርኪየ ክልተ ባዶ ብምስዓራ ኣዝዩ ከም ዝሕበን ገሊጹ። ንሱ ንኤስቢኤስ ከም ዝገለጾ ብዓወት ጋንቲኡ ከም ተሓጎሰን እታ ጋንታ ኣብ ገጽቶም ነቲ ፀወታ ንምዕዛብ ናብቲ ኣብ ካናዳ ዝተገብረ ናይ ቫንኮቨር ቢካሊ ስቴድዮም ዝገሹ ደገፍቲ ፍሽኽታ ከም ዘቐመጠት ገሊጹ።
4: Some good decisions there on the sideline.
0: እቶም ኣብ ዝተሳተፉ ኩሎም ኣባላት በቲ ዝሰርሕዎ ዕዮን በቲ ኣብኡ ተመርኪሶም ዝገበርዎ ፅቡቅ ውሳኔታትን ሕቡን እየ። ክመርሖም ፈቲነ፣ ነቶም ተፃወቲ ክድግፍ ፈቲነ፣ ብሉፃት ድማ ኮይኖም ተረኺቦም። ነስቶሪ ኢራን ኩንዳ አበ መበል 27 ደቂቅ ናይ መጀመርታ ሽቶ ዘመዝገበ ኮይኑ ተማሳሳል ስምዒት ይቃልሑ ንሱ ድሕሪ ትግጥምኒ SBS እቲ ሕልሚ ጋህዲ ኮይኑሎ ኢሉ
5: We worked extra hard, we fought till the end, and it's just an exciting moment, yeah.
0: ሳምበ ሞዳታ ተቃሊስና ዚያዳ ጽዕርና አዚዩ ደዘብል ሁመት እዩ ኩሎም አባላት ክምስጎንሎም ነታ ሃገር ነመስግንኩም ኦን ከምዝከኣል ብኣይ ዝኣመኑ እዮም ነታ ጓል ምርካበይ ዝስምዓኒ ዘደንፁ ስምዒት እዩ ባርሰማዕትና ናይ ሎሚ ዜና ቅድሚ ዘምና ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ክሕብረኩም ኣብ ፐርዝ ክዘንብ ዝለዕለ 15 ዲግሪ ሴንቲግሬድ ኣብ ኣደላይ ዱን ክዘንብ ዝለዕለ 20 ዲግሪ ሴንቲግሬድ ኣብ ሜልበርን ብከፊል ደበና እዩ ዘሎ ዝለዕለ 18 ኣብ ሆባርት ፀሓይ ኩዕል ዝለዕለ 13 ኣብ ካምቢራ ደበና እዩ ዝለዕለ 16 ኣብ ሲድኒ እውን ድብንብን ዝበለ መዓልቲ እዩ ዝለዕለ 20 ኣብ ብሪስበን ብከፊል ደበና ዝለዕለ 23 ዲግሪ ሴንቲግሬድ ኣብ ዳርዊን ፀሓይ ኩዕል ዝለዕለ 32 ዲግሪ ሴንቲግሬድ ሎሚ ሓደ ናይ ኣውስትራልያ ዶላር 71 ሳንቲም ናይ ኣሜሪካ ዶላር ከምኡውን ሓደ ናይ ኣውስትራልያ ዶላር 111 ቅርሽን 96 ሳንቲም ናይ ኢትዮጵያ ብሪ ይሽረፍ ኣሎ ዜና ወዲና ኣለና

0: sbs.com.au/audio.
1: ሃገራዊ ጋንታ ኩዕሶ እግሪ ኣውስትራልያ ሶከሩስ ናይ 226 ጓስጓሳ ንዋንጫ ዓለም ፊፋ ብዓወት ኣብ ልዕሊ ሓንቲ ካፕተን ሓያላት ተቐናቐንቲ ብምምዝጋብ ክትከፍተን ከላ ሓሙሽተ ግዜ ሻምፒዮን ዝኾነት ብራዚል ግን ትፅቢት ዘይተገብረሉ ምስ ሞሮኮ ማዕረ ውፅያ ድሙቕ ለይቲ እዩ ነይሩ ኣብ ቫንኩቨር ብ10 ንፈለማ ግዜኦም ዝተሳተፉ ተፃወቲ 2 ሽቶታትን ሓደ ዓርሞሸሽ ዝኾነ መግለፂ ዓወትን ሃገራዊት ጋንታ ኩዕሶ እግሪ ኣውስትራልያ ኣብ ዋንጫ ዓለም 226 ንቱርኪየ 2-0 ድሕሪ ምስዓራ ብናህሪ ተበጊሳኣላ ናብ ዕለታዊ ሓበሬታ ዋንጫ ዓለም እንቋዕ ድሓን መፀኹም ኢብራሂም ዓልየ እዚ ፀብጻብ ሳልሳይ መዓልቲ ዋንጫ ዓለም ፊፋ 226 እዩ ኣብ መበል 27 ግጥም ዝተቐልዐት በርቃዊት ቅላዕያ ኣብ ቅድሚ ጥቕጥቕ ኢሉ ዝመልአ ስታድየም ቢሲ ፕሌስ እምቢታ ቱርኪየ ዝሰበረት ጥራይ ዘይኮነት ኣብ መጻሕፍቲ መዝገብ ክብሪ ወሰን ዋንጫ ዓለም ቦታ ዘስመረት ገና ኣብ 20 ዓመትን 4 ወርሕን ዕድሚዩ ኔስቶሪ ኢራን ኩንዳ ኣብ ዋንጫ ዓለም ሽቶ ዘመዝገበ ዝናወሰ ኣውስትራልያዊ ተጻዋታይ ኮይኑ ነቲ ቲም ካሂል ዘመዝገቦ ክብሪ ወሰን 26 ሰይሩ ጥራሕ ዘይኮነ ነቲ ሽቶ ከመዝግብ እንከሎ ገይሩ ዘብዕሎ እውን ቀዲሕዎ ብቀዲ ግጥም ጉስጢ ኣብ ኩርናዕ ዝተተኽለት ባንዴራ ከይዱ ዝሰዓሰዓሉን ብምቕዳሕ ድሕሪ እቲ ግጥም ኔስቶሪ ከምዚ ኢሉ ተዛሪቡ ዝያዳ ኣበርቲዕና ፅዒርና ክሳብ መወዳእታ ድማ ተቐሊስና በቃ ዘሐጉስ ሞት እዩ ንኣባላትና ከነመዝግኖም ኣለና ንሃገርና ኣነ ጽቡቕ ክጻወት ኩሎም ኣባይ ልዑል እምነት ኣለዎም ሎሚ ዝስማዓኒ ፈሊጥኩም ኣለኹም እታ ሽቶ መምዝጋበይ ዘሐጉስ እዩ ቀዳሞት 11 ተሰለፍቲ ኣውስትራልያ 10 ንፈለማ ግዜም ኣብ ዋንጫ ዓለም ዝተሰለፉ ተጻወቲ ዘካተተ ነይሩ ኣሰልጣኒ ቶኒ ፖፖቪች ኢራን ኩንዳ

ብዘመዝገባ ሽቶ ጥራይ ዘይኮነ በቲ ገለ ብዓለም ደረጃ ዝስርዓ ምድሓናት ኩዓሳሱ ዝገበረ ንፈለማ ግዜኡ ዝተሰለፈ ሓላ ውልዳት ፓትሪክ ቢችን ዓስቢ ናይቲ ድፍረት ዝመልኦ ውሳኑ ረኺቡ እቲ ውፅኢት ኣብ መወዳእታ ዝተረጋገፀ ኣብ መበል 75 ደቂቕ ግጥም ብኻልእ ንፈለማ ግዜኡ ዝተሰለፈ ኮነር መትካልፍ ካብ ሳንዱቕ ቅላዕ መቕፃዕቲ ወፃኢ ዝቕልዓ ኩዕሶ ሽቶ ተመዝጊባ ክልተ ባዶ ክትገብሮ ድሕሪ ምኻላ እዩ ኣብ ታሪክ ንኻልኣይ ግዜያ ጥራይ ሃገራዊት ጋንታ ኣውስትራልያ መኽፈቲ ግጥማ ተዓዊታኣላ ኣብ መድብዲ ድማ መሪሕ ቦታ ሒዛኣላ ድሕሪ ዝግጥም ቀዳም 20 ሰነ ኣንጻር እታ ብሓባር ተእንግድ ዘላ ሕቡራት መንግስታት ኣሜሪካ ክትገጥም እያ ሓሙሽተ ግዜ ሻምፒዮን ዝኾነት ብራዚል በታ ዘይትፀዓድ ሞሮኮ ማዕረ ሓደ ብሓደ ክትፈላለ ተገዲዳ ኣላ እታ ኣፍሪካዊት ጋንታ ነታ ሰለሳው ዝቕፅል ስማ ብራዚል ዘሰንበደታ እስማዒል ሲባሪ ብራሂም ዳያዝ ክመልቕ ዘኽኣለቶ ሽቶ ምስ ኣቐበሎ ኣብ መበል 21 ደቂቕ ንሓላ ውልዳት ኣሊሰን ቤከር ብልዕሊኡ ኣስጊሩ ብዘመዝገባ ሽቶ እያ ናይ ፈለማ ግጥሞም ዋንጫ ዓለም ኣብ ትሕቲ ኣሰልጣኒ ካርሎ ኣንቸሎቲ ዘካየዱ ብራዚላውያን 11 ደቂቕ ድሒሮም በቲ ናይ ብልሒ ህሞት ዝፈጠረ ቪኒስየስ ጁኒየር ኣቢሎም ማዕረ ትገብሮም ሽቶ ክሳብ ዘመዝግቡ ትርግታ ፀወትኦም ክረኽብዎ ኣይከኣሉን እቲ ኮኸብ ሪያል ማድሪድ ካብ ፀጋም ቆሪፁ ብምምፃእ ማዕረ ዝገበረቶም ሽቶ ኣመዝጊቡ ሞሮኮ ኣብ ተወሰኽቲ ደቓይቕ ተኣምራታዊ ዓወት ዳርጋ ኣመዝጊቦም ነይሮም ኣሊሰን ግን ኣብ መወዳእታ እቲ ተወሳኺ ግዜ ካብ ኒል ኤል ዓይናዊ ዝመፀቶ ቅላዕ ብምድሓን ወሳኒ ተራ ተፃዊቱ ኣብቲ ካልእ ግጥም ምድቢ እውን ድሒሩ ድራማ ተራእዩ እዩ ቀጠር ኣገራሚ ዝኾነ ናይ ሓደ ብሓደ ውፅኢት ኣንጻር ስዊዘርላንድ ኣመዝጊባ ስዊሳውያን ብብሪል ኢምቦሎ ኣቢሎም ዘመዝገብዋ ፍጹም ቅላዕ መቕጻዕቲ ቀዲሞም መሪሕነት ሒዞምን ንዝበዝሐ ክፋል ናይቲ ግጥም ዓብሊሎሞን እንተኾነ ግን ነቶም ከመዝግብዎም ዘይከኣሉ ሓያሉ ዕድላት ዋጋ ክኽፍሉ ተገዲዶም ብተኸላኸላዮም ናብ ገዛ ልደቱ ኣብ መወዳእታ ተወሳኺ ግዜ ዝተመዝገበ ሽቶ ንቐ

0: وقعتا مسن خيدما جرمن قوس قوس وانتا علما أنصارتا نفلم أوانا تساتف زلا كوراساو أب كتما هيوستن قتما شوعت بحده تعويتا لا كاي هافرز كلتا شتوتات أمزجيبو أبتي كالي قتم نايسوني نيذرلاندز أنصار جابان أب دالاس كت قتم انكلا أيفوري كوست أب فيلادلفيا ني إكوادور شوادن دما أب مونتري ني تونيزيا قتمنا نالوا ዕለታዊ ሓበሬታ ዋንጫ ዓለም ሳልሳይ መዓልቲ ናይቲ ውራይ ኢኹም ክትሰምዑ ፀኒዕኩም ክቡራት ሰማዕትና ኢብራሂም ዓልየ ኩሎም 104 ግጥማት ዋንጫ ዓለም ፊፋ 226 ኣብ ኤስቢኤስ ኦን ዲማንድ ክትዕዘብዎም ትኽእሉ ኢኹም
1: ሰላም ጥዕና ሃበልና ከመይ ቀኒኹም ክቡራት ተኸታተልቲ ኤስቢኤስ ትግርኛ ነስዓት ዝተዳለዉ ዜናታት ንሆ ፈለማረስታቶም መበል 13 ዓመታዊ ፌስቲቫል ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦረታ ተሳሊጡ ናይ ዞባ ሰሜናዊ ምዕራብ ትግራይ ቀረብ ሓይሊ ኤሌክትሪክ ብሰለስተ ዕፅፊ ዘዕቢ ንውስጥ ኣብያ ተመሪኡ ኤርትራ ፓርቲ ብልፅግና ኣብ ዝተዛብዐ ሓበሬታ ዝተሰረተ ፕሮፓጋንዳ ይዝርግሓሎ ክትብል ከሲሳ ሰበስልጣን ትግራይ ብወገኖም ምስ መንግስቲ ኢትዮጵያ ንልዝብ ሕጂውን ድልዋት ኢና ክብሉ ገሊፆም ኣለዉ ሲፒጄ ሓንቲ ፈረንሳዊት ጋዜጠኛ ካብ ትግራይ ፅብፀብ ኣዳልያ ብዝብል ንዘባረርዋ ሰበስልጣን ኢትዮጵያ ኮኒኑ ፕረዚደንት ሶማሊላንድ ንፈለማ እዋን ወግዓዊ ዑደት ኣብ እስራኤል የካይድ ኣሎ ኣብ ኢየሩሳሌም ኤምባሲ ክኸፍት ምዃን እውን ተገለጹ ኣሎ ዝብሉ ንሰዓት ተዳሉ ዜናታት እዮም ናብ ዝርዝራቶም መበል 13 ዓመታዊ ፌስቲቫል ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦረታ ተሳሊጡ መዛዝም ስነ ስርዓት መበል 13 ዓመታዊ ፌስቲቫል ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦረታ ኣብ ኣስመራ ቀፅርቲ ኮሌጅ ተኻይዱ ኣሎ እቲ ፌስቲቫል ብመልክዕ ውድድር ንሽዱሽተ ኣዋርሒ ዝቐፀለ ኣብ ትምህርቲ ባህልን ስፖርትን ዘተኮረ መሰናርዑታት ከምኡውን ምርኢት ቅዲ ኣልባሳት ገስጋስ ሕክምናዊ ትምህርትን ዘንፀባርቕ ምዃኑ ማዕከናት ዜና ኤርትራ ፀብፂበን ኣለዋ ዲን ናይቲ ኮሌጅ ዶክተር የማነ ስዩም ኣብ ዝሃቦ ቃል እቲ ፌስቲቫል ዓቕምን ንቕሓትን ተምሃሮ ብምብራኽ ተወዳዳራይነቶም ንምዕባይ ዝሕግዝ ባህሎምን መንነቶምን ዝፈልጡሉን ዝዕቅብሉን መኣዲ ዝፈጥር ከምኡውን ናይ ምርማር ፈጠራን ብቕዓቶምን ዝዕቢ ስለ ዝኾነ ኣገዳስነቱ ልዑል ምዃኑ መንግስታዊት ጋዜጣ ሓዳስ ኤርትራ ዝርግሑቲ ሓበሬታ መልክት ኣሎ ሓላፊ ሓማመት ኣብቲ ኮሌጅ መንእሰይ ኣብርሃሌ ኣስፋ ብወገኑ ፌስቲቫል ኮሌጃት ኣብ ኣካላውን ኣእምራውን ዕብየት ተምሃሮን ዘለዎ ተራ ብምጥቃስ በቢዓመቱ እናሰፍሐ ዝመፅእ ዘሎ ትሕዝቶ ናይ ዝመርኣያ ከም ዝኾነ ሓቢሩ ኣሎ ኣብ ሃገራዊ ማሕበር መንእሰያት ተምሃሮን ኤርትራ ሓላፊት ክፍሊ ምክትታል ዞባታት ሄለን ኣሚነ ድማ ሓደ ካብቶም ማሕበር ምስ ኮሌጃት ብምውሃድ ዘካየዶ መደባት ምዃኑ ብምጥቃስ ዝቐረበ ትሕዝቶ ንብቕዓት ተምሃሮ ዘንፅባርቕ ከም ዝኾነ ብምግላጽ ደገፍ ናይ ስራሕ መሻርክቲ ክዓ ዝፀዊዓላ መወዳእታ ብውልቅን ብጉጅለን ዝተዓወቱ ሽልማት ክዕደልን ከሎ ተምሃሮ ዓውደ ትምህርቲ መድሃኒት ጎብለል ብምዃን ከም ትሸለሙ እውን ፀብጻብ ኣመልክት ኣሎ ናይ ዞባ ሰሜናዊ ምዕራብ ትግራይ ይቀረብ ሓይሊ ኤሌክትሪክ ብሰለስተ ዕፅፊ ዘዕቢ እዩ ዝተባሃለ ናቑጣ ተመሪቑ ኣብ 14 ወረዳታት ዞባ ሰሜናዊ ምዕራብ ትግራይ ዘጋጥም ዝነበረ ምቁራፅ ሓይሊ ኤሌክትሪክ ንምፍታሕ ዓሊሙ ብሰለስተ ዕፅፊ ብምዕባይ ክስራሕ ፀንሐ ንኡስ ጣብያ ማለት ሳብ ስቴሽን ሓይሊ ኤሌክትሪክ ብዕሊ ተመሪቑ ንግልጋሎት ከም ዝበቕዐ ኮሚኒኬሽን ናይቲ ዞባ ኣብ ዘርጉ ሓበሬታ መልክት ኣለዎ ኣብ ዋን ምረቓ ዝተረኸበ ሓላፊ ፅገና ሓይሊ ኤሌክትሪክ ርጅን ሰሜን ኣይትሮቤል ገብሪ እግዚኣብሔር ከም ዝበሎ ኣብ ዞባ ሰሜን ምዕራብ ዝርከብ 14 ወረዳታት ዘጋጥመን ዝነበረ ናይ ሓይሊ ምቁራፅ መብራህቲ ንምፍታሕ ድሕሪ ብዙሕ ፃዕሪ ከም ዝተወገነ ሓቢሩ ኣሎ ቀደም ኢሉ 26.5 ሜጋዋት ዝነበረ 50 ሜጋዋት ሓይሊ ብምውሳኽ 76.5 ሜጋዋት ከመንጩ ማለት እውን ኣብ ሰለስተ ዕፅፊ ብምዕባይ ንምረቓ መብቅዑን ኩሉ ነባር ዞባ ሰሜን ምዕራብ ዝነበረ ምቁራፅ ከም ዝፈትሐሉን ኣብ ዝበርክዝ ንክበፅሕ ድጋፍ ንዝገበሩ ኣካላት ምስግና ከም ዝግብኦምን ገሊጹ ኣሎ ምክትል ከንቲባ ከተማ ሽረ እንዳስላሴ ኣይተ ተፈሪ ሃይለ መለኮት ብወገኑ ኣብ ዞባን ኣብ ከተማ ሽረን ምስ ቀረበ ኤሌክትሪክ ዓብዪ ናይ ምቁራፅ ፀገም ከም ዝነበረ ብፍላይ እታ ከተማ ማእኸል ስሕበት ኢኮኖምና ኮነት ኣብ ዝለትሉ እዋን እዚ ዕድል ዝተረኸበ ክምረቕ መብቅዑ ከም ህዝብን ምምሕዳርን ከተማ ሽረ እንዳስላሴ ዝለዓለ ክብሪ ከም ዘለዎም ገሊጹ ኣሎ ዳይረክተር ሓይሊ ኤሌክትሪክ ዲስትሪክት ሽረ ኣይተፀጋይ ኪዳነ ድማ እዚ ተመሪቑ ዘሎ ናቑጣ ክልተ ወርሒ ዘይመልአ ንክፍፀም ነበርቲ ሰብሃብቲ ንምምሕዳር ከተማ ሽረ እንዳስላሴን ዞባ ሰሜናዊ ምዕራብን ንዝገበርዎ ኣበርክቶ ምስጋና ኣቕሪቡ ኣሎ ኤርትራ ፓርቲ ብልጽግና ብዝተዛባ ሓበሬታ ዝሰረተ ፕሮፓጋንዳ ይዝርግሓሉ ክትብል ከሲሳ ሰበ ስልጣን ትግራይ ብወገኖም ንዘተ ድልዋት ምዃኖም ኣፍሊጦም ኣለዉ። ሚኒስትር ዜና ኤርትራ ኣቶ የማነ ገብረ መስቀል ናይ ቀዳማይ ሚኒስትር ኢትዮጵያ ኣብይ ኣሕመድ ውድብ ፓርቲ ብልጽግና ኣብ ዝተዛባ ሓበሬታ ዝተሰረተ ፕሮፓጋንዳ ይዝርግሓሉ ክብል ከሲሱ ኣሎ። እቲ ሚኒስትር ናይ ተቀዳማይ ሚኒስትር ኣማኸርቲ ጉዳያት ምብራቅ

አፍሪካ አቶ ጌታቸው ረዳን ዋና ዳይሬክተር ሀገራዊ አገልግሎትን መረዳት አንድነትን አምባሳደር ሬድዋን ሁሴን አበ ቴሌቪዥን አልጀዚራ በሐባር ዘውጽ ወጽሑፍ በኤክስ ቢሉ ምላሽ ይበለሎ ቶም ክለተና ኢትዮጵያ ሰበስልጣና ዘሐለፈ ሐሙስ አብዛሃው ሐበሪታ አበላት ህወሓዝ ኾኑ አኽረርቲ ዝበልዎም ጉጅለታት እትናይ ፕሪቶሪያ ስምምዕ ሰላም ንምፍራስ ሓዱሽ መጥቃዕቲ ይዳለዎ ከም ዘለዉ ገሊፆም ነይሮም እዮም ነዚ ድማ መንግስቲ ኤርትራ ብቐጥታ ይሕግዝን ይዕጥቕን ኣሎ ክብሉ እዮም ከሲሶም ዘለዉ ኣቶ የማነ ገብረ መስቀል ነዘመልኪቱ ኣብ ዝሃቦ ወግዖ ምላሽ ኣብ ልዕሊ ሃገሩ ዝቐረባ ክሲ ሙሉእ ብምሉእ ቁልኡ ገይርዎ ኣሎ እቲ ሚኒስተር ነቲ ናይ ገዛኢ ፓርቲ ብልፅግና ፕሮፓጋንዳ ሓሶት ምትላል ሕልምን ዝተዛብዐ ሓበሬታን ክብል እዩ ነፂግዎ ዘሎ እቲ ናይ ኣቶ የማነ ግብረ መስቀል ፅሑፍ ሕጂ ንኤርትራ ዝኸሱ ዘሎ ወገናት ንሓሰ 214 ዓ ም ኣቆፃፅራ ግዝ ኣብ ጅቡትን ሲሸልስን ብምስጢር ተራኺቦም ብሓባር ኣብ ልዕሊ ኤርትራ ኩናት ንምኽፋት ዘተካይዶም ከም ዝነበሩ እውን ከሲስ ኣሎ እቲ ናይ ፕሪቶርያ ስምምዕ ናይ ውሽጢ ጉዳይ ኢትዮጵያ ጥራሕ ምዃኑ ዝገለፀቲ ኤርትራ ኣብ ዞባ ሓድሽ ወጥሪ ዝፍጥር ዘሎ መንግስቲ ኢትዮጵያ ንሶማሊላንድ ዝተፈራረሞ ናይ ምርዳእ ሰነድ ወደብ ዓሰብ እውን ብሓይሊ እንተኾነ ንምሓዝ ዝገብረ ዘሎ ናይ ኩናት ጎስጓሳት እዩ ክትብል ዝቐረበላ ክስቲ ብሚኒስትር ኣቢላ ብነቓፌታ መሊሳትላ መንጎ ህወሓትን ብህግደፍ ዝምራሕ መንግስቲ ኤርትራን ኣዋን ደዋዊ ኩናት ክልትያን ሃገራት እትሒዙ ዝቐፀለ ቅርሕንትን ተፃብኦታትን ከም ዝፅንሐ ዝፍለጥ እዩ ኣብዚ ቀረባ ሒደት ዓመታት ግን ክልቲኦም ወገናት ምስ መንግስቲ ኢትዮጵያ ናብ ወጥርን ምትፍናን ምእታዎም ስዒቡ ክቀራረቡ ፀኒሖም እዮም ኣስመራን መቐለን ብስምፅምዶ ምሕዝነቶም ከደላድሉ ኣብ ዝፅዕርሉ ዘለዉ እዋን ኣዲስ ኣበባ ብዓይኒ ጥርጣሬ ተፃብኦን ክጥምቶ ጀሚራ ኣላ እቶም ከም ተፃባእቲ ሓድሕዶም ብምዃን ኣብ ሕዳር 222 ስምምዕ ፕሪቶርያ ዝፈረሙ ኣቶ ጌታቸው ረዳን ሬድዋን ሑሴንን ኣብ ኣልጀዚራ ዘርግሕዎ ፅሑፍ ኣብ ውሽጢ ኢትዮጵያ ዝፍጠር ግጭት ሕልሚ ፕረዚደንት እስያስ እዩ ክብሉ እዮም ከሲሶም ዘለዉ እቲ ኤርትራዊ መራሒ ፈለማ መኻልፍ ክብል ነቲ ስምምዕ ፕሪቶርያ ገሊፅዎ እኳ እንተነበረ ፀኒሒ ግን ኣብ ግብሪ ክፍፀም ከም ዝደልዮ ተዛሪቡ ነይሩ እዩ ህወሓት ኣብ ዝቐረባ እዋን ስምምዕ ብወገን ኣዲስ ኣበባ ሙሉእ ብምሉእ ብምጥሓሱ ንግዜዊ ምሕዳር ብምፍራስ ንሱ ዝመርሖ ክልላዊ መንግስቲ ከም ዝመስለ ተፈሊጡ እዩ ብወገን መንግስቲ ኢትዮጵያ ህወሓት ንትሕቶ እቲ ስምምዕ ይኹን ምስ ኤርትራ ብዝገብሮ ዘሎ ፅምዶ ነቲ ውዕል ከም ዘፍረሶ ክስታት ከስምዕ ፀኒሕ እዩ በቲ እናኸረረ ዝመፅእ ዘሎ ወጥሪ ክልቲኦም ወገናት ዝተሻቐለ ሕብረት ኣፍሪካ ነቲ ስምምዕ ንኽፍረም ወሳነ ተራን ዝነበሮ ፍሉይልኡ ወኪሉ ኣብ ሰሙን ኣብ ትግራይ ሰዲድዎ ነይሩ እዩ ፕረዚደንት ናይጀርያ ነበር ኦሉሴጉን ኦባሳንጆ ዝመርሐሉ ኣብ ሶሙን ናብ መቐለ ብምኻድ ምስ መራሕቲ ህወሓት ተዘራሪቡ እዩ ዕላማ ዝብፃሕ ነገራት ካብዚ ኣብዚ እዋን በፂሖምሉ ዘለዉ ደረጃ ከይገዱ ምግባር እዩ ብምባል እቲ ነዚ ሃገር እንምነዮ ሰላም ምርጋእን ፀጥታን ክህሉ ቅጠዊ ምዕባለ እውን ንክቐፅል መስርሕ ምርዳእ ብከመይ ክንጀምሮ ንኽእል ዝብል እዩ እቲ ዕላማ ክብል እዩ ንማዕክናት ዜና ትግራይ እቲ ፕረዚደንት ነበር ተዛሪቡ ነይሩ ብዶክተር ደብረፅዮን ገብረ ሚካኤልን ኣምባሳደር ኣዲስ ኣለም ባልየማን ዝተመርሑ ሰበስልጣን ህወሓት ድማ ንዘተ ምስ መንግስት ፌደራል ድልዋት ምዃኖም ኣፍሊጦም ነይሮም እዮም ሕወሓት ቅድሚ ሓደ ሰሙን ሰራዊት ፌደራል ንትግራይ ናብ ዳግማይ ዕፅዋን ምእታዊ ይንቀሳቀስ ከም ዘሎ ከሲሱ ምንባሩ ዝፍለጥ እዩ ኣብ መንጎ ኣዲስ ኣበባን መቐለን ተፈጢሩ ዘሎ ወጥሪ ናብ ዘየድሊ ረፅምን ግጭትን ከየምርሕ ስጋኣት ፈጢሩ ፀኒሕ እዩ እቲ ዝፍጠር ግጭት ድማ ንኤርትራ እውን ምሕዋስ ስለ ዘይተርፎ ነቲ ሻቕለወት ዕብይዎ ከም ዝርከብ እዩ ተዓዘብቲ ዝገልፁ ኮሚቴ ንድሕነት ጋዜጠኛታት ሲፒጄ ምስ ፈረንሳዊት ጋዜጠኛ ብምክንያት ፀብፃብ ካብ ትግራይ ንሰበስልጣን ኢትዮጵያ ኮኒኑ እታ ጋዜጠኛ ናብ ትግራይ ከይዳ ፀብፃብ ብምቕራባ ተባሪራ ኣላ ብድሕርዚ ኢትዮጵያ ንኦግስቲን ፖሊሲ ምብራራ ሓደ ጋዜጠኛ ኣብ ትግራይ ብዛዕባ ዘሎ ምዕባለታት ፀብፃብ ብምስራሕ ዝተፈፀመ ንጹር ናይ ሕነ ምፍዳይ ስጉምቲ እዩ እዚ ድማ ሰበስልጣን ኢትዮጵያ ብህዝቢ ክምርመሩን ክትዕ ክግበረሎምን ዘይደልዩ ዓብዪ ፖለቲካውን ፀጥታውን ኣገዳስነት ዘለዎ ጉዳይ ክትብል እያ ናይ ሲፒጄ ዳይሬክተር ኣፍሪካ ኣንጀላ ኩንታይል ገሊፃ ዘላ ላክ ክሩዋ ንዝተባሃለ ናይ ፈረንሳይ ካቶሊክ ዕለታዊ ጋዜጣ ካብ 223 ጀሚራ ኣብ ኢትዮጵያ ከም ወኪል ጋዜጠኛ ኮይና ትስርሕ ዝነበረት ፈረንሳዊት ጋዜጠኛ ኦገስቲን ፖርሲሊ ኣብ ትግራይ ዘካየደቶ ናይ ስራሕ ዑደት ምዛዘመት ብበዓል መዚ ኢትዮጵያ ካብቲ ሃገር ከም ተሰጎጎት እቲ ትካል ዕላዊ ገይሩ ኣሎ ጋዜጠኛ ኦገስቲን ፖሲሊ ካብቲ ሃገር ክትወፅእ ዝተገብረት ኣብ ሰሙን ዝኮይኑ በዓል መዚ ሚድያ ኢትዮጵያ ነቲ ውሳነ ዝሃቦ ንፁር ምክንያት ከም ዘየለ ተገሊጹ ኣሎ ሓላፊ ክፍሊ ጉዳያት ወፃኢ እቲ ጋዜጣ ቶማስ ሆፈንጉግ ኣብ ዝሃቦ መግለፂ እታ ጋዜጠኛ ዝተዋሃባ ሞያዊ ሓላፍነት ጥራሕ ከም ተዋፅአትን ዝኾነ ዓይነት ሕጊ ከም ዘይጠሓሰትን ብምግላፅ እዚ ሃንደበታ ውሳነ ኣዝዩ ከም ዘሰንበዶም እቲ ተግባር ድማ ኣብ ልዕሊ ናፅነት ፕረስ ዝተሰንዘረ መጥቃዕቲ ምዃኑ ብምኩናን ገሊፅዎ ኣሎ ጋዜጠኛ ኦገስቲን ፖሲሊ ናይ ፈረንሳይ ወኪል ዜና ከም ዝገለፀቶ ኣብዚ ወርሒ እዚ መጀመርታ እዋናዊ ኩነታት ንምፅብፃብ ናብ ትግራይ ተጓዒዛ ዝነበረት እኳ እንተነበረ
ኣብ ትግራይ ኣብ ዝነበራ ፀንሒት ካብ በዓል መዚ ሚድያ ኢትዮጵያ ብስልኪ ብዝተገብረላ ፃውዒት ብህፁፅ ናብ ኣዲስ ኣበባ ክትምለስ እያ ተኣዚዛ። ኣዲስ ኣበባ ምስ በፅሐት እውን ቶም ስብስልጣን ፖለቲካውን ፀጥታውን ዘይምርጋብ ዘለዎ ዞባ ተረኪብኪ ፀብፂብኪ ዝብል ነቐፌታ ሰንዚሮምላ ተባሂሉ ኣሎ። ይኹን እምበር ሕጋዊ ፍቓድ ዘለዎም ጋዜጠኛታት ፍሉይ እገዳ እንተዘይተነቢሩ ኣብ ዝኾነ ክፋል እታ ሃገር ተንቀሳቀሶም ናይ ምፅብፃብ ናፅነት ዘለዎም ክኸውን እንከሎ ኣብዚ ሕጂ እዋን ኣብ ትግራይ ዝተነበረ ምንም ዓይነት ዕላዊ ናይ ጋዜጠኝነት ምንቅስቃስ እገዳ ግን የለን። ፀብፃብ ሌሞንድን ኤኤፍፒን ከም ዘቃልሕዎ እዚ ጉምቲ እዚ ዝተወስደ ኣብ ኢትዮጵያ ብልዕሊ ናፃ መራኸብቲ ብዙሓን ዝግበር ፀቕጢ ብከቢድ ኣብ ዝበር ትዓሉ እዋን እዩ። ኣብዚ ሓለፈ ወርሓት ጥራሕ ሓብ ወርሒ ለካቲት ኣዲስ ስታንዳርድ ዝተባሃለ ናይ ውሽጢ ሃገር ሚድያ ፍቓዱ ዝተሰረዘ ክኸውን ከሎ ኣብ ተመሳሳሊ ወርሒ ናይ ሮይተርስ ጋዜጠኛታት ናይ ስራሕ ፍቓዶም ተሰሪዙ እዩ። ኣብዚ ሓለፈ ወርሒ ተሓሳስ ድማ ናይ ጀርመን ዶቸ ዌለን ናይ ብሪጣንያ ቢቢሲን ጋዜጠኛታትን ፀብፀብትን ኣፍልጦም ከይሕደስ ወይ እውን ሙሉእ ብምሉእ ተኣጊዶም ክቕመጡ ከም ዝተገብሩ ዝዝከር እዩ። እዚ ኣብ ትግራይ ካብ ዝተገብሩ ዑደት ማእኸል ዝተወስደ ናይ ፈረንሳዊት ጋዜጠኛ ኦገስቲ ፖሲ ልምስጓጉሱ ጉምቲ ኣብ ኢትዮጵያ ዘሎ ናፅነት ብረስ መሊሱ ይፀብብ ከም ዘሎ ተወሳኺ ምርኣያ ምዃን እዩ ተፀብፂቡ ዘሎ። ፕረዚደንት ሶማሊላንድ ንፈለማ እዋን ዑደት ናብ እስራኤል ኣካይዱ ኣብ ኢየሩሳሌም ኤምባሲ ከፍት ምዃን እውን ተገሊጹ ኣሎ። እዚ ንብዙሕ መዓልትታት ዝፀንሕ ዑደት እስራኤል ብ26 ተሓሳስ 2025 ዓ.ም ናፅነት ሶማሊላንድ ብወግዕ ዝተቐበለት ቀዳመይትን እንኮን ኣባል ሕቡራት መንግስትታት ካብ እትኸውን ድሕሪ 6 ኣዋርሒ እዩ ተኻይዱ ዘሎ። ሶማሊላንድ ካብ ሶማልያ ናፅነታ ካብ 1991 ዓ.ም ጀሚራ እኳ እንተኣወጀት ክሳብ ሕጂ ግን ሰፊሕ ኣህጉራዊ ተፈላጥነት ከይረኸበታያ ፀኒሓ። ብድሕሪ እዚ ፕረዚደንት ሶማሊላንድ ሓሰን ሼክ መሓመድ መጠንቀቕ ታውፅኡ ኣሎ። ምስታ ካብኣ ተፈለያ ዘላ ሶማሊላንድ ዝግበር ርክብ ናይ እስራኤል ንዝካየድ ዘሎ ዘተ ሶማልያ ንሰላማዊ ዳግመ ውህደት ሃገር ከሰናኸሎ ከም ዝኽእል እዩ እቲ ናይ ሶማልያ መራሒ ኣጠንቂቑ ዘሎ።

0: good to be in control, no matter what. Keep your business connected with Invincible Wi-Fi from Spectrum Business, the fully integrated Wi-Fi 7, 5G, and 8-hour battery backup solution. Keep connected, keep working, and keep security systems running reliably. Be in control. Be invincible. Invincible Wi-Fi from Spectrum Business. Visit spectrum.com/beinvincible to learn more. Restrictions apply. Services not available in all areas.
1: Want instant MVP status? Join the new Dick's Scorecard Plus program. For $99, Scorecard Plus members enjoy 1 year packed with perks, like $80 in annual bonus rewards, free shipping with no minimum purchase, triple points on two purchases, and more. That's over $160 in benefits. Join Dick's Scorecard Plus today and score more than ever. Tap the banner to learn more. Exclusions and terms apply. Visit dicks.com/scorecardplus for details.
2: sbs.com.au/tigrinya ab online wotru tbatxwa marbab habreta ykhun wana wzenatat zabatatin mazanagitatin ab sbs.com.au/tigrinya rkhbu sbs tigrinya msma agibkum ulodo ab facebookna atihum etzirrib katselwo hasabkum akafulun like gbarunan sbs tigrinya ab facebook
3: ኩራ ስማትና ዘሐለፈ ሶሙን ብዛዕባ ሽልማት ናይ ጋዜጠኛታት ናይ ኮሚኒቲ ሬድዮ 3CR ዝኾኑ ጋዜጠኛ ብርሃን እስማዒልን አህመድ ማህሙድን ዝምልከት አላላ ካይድና ኒርና ንሳቶም ማብዚ አህመድ ብዝገበርዎ ኣብ ማሕበረሰብ ጽልዋ ማሕበረሰብ ናይ 2026 ተሸለምቲ ክኾኑ ኽኢሎም ኣሎ ዝተረፈ አላላ ኣለና ናብ ከብለኩም
4: እዚ ትሰምዕዎ ዘለኹም መደር
3: ብቋንቋ ትግርኛ ዝፍኖ ሬድዮ ኤስቢኤስ እዩ ከም ዝበልከ ቀሊል ስራሕ ኣይኮነን ማበት ካብ ኩሉ ዘገርም ድማ ብቮለንቲር ቦይ ከዓ ብወለንታ ብዘይክፍልት እዩ ንክንዲዚ ዓመታት ንልዕሊ 25 ዓመት ተገልጊልኩም እንታይ እዩ ኣብቲ ሕብረተሰብ እንታይ ሪኣክሽን ወይ ግብረ መልሲ ኢኹም ትረኽቡ ካብቲ ሕብረተሰብ ዝገጥመኩም ብድሆ ወይ ቻለንጅስ ከንታይ እዩ
5: እወ ኣሎ ከምቲ ትፈልጦ በየነ ንስኻውን ኣብቲ ጎደና ኣለኻ እቲ ቻለንጅስ ብዙሕ እዩ ከቢድ እዩ ቆፂርካ ውን ዝውዳእ ኣይኮነን ሓቂ ሓይሽ ግን ንሕና ኩሉ ግዜ ንዓና እቲ ተስፋን ሞራልን ዝህበና ሓቂ ሓይሽ ኣብቲ ኮሚኒቲ ብሞራል ይኹን ወላ ኣብቲ ዓመታዊ ናይ ሮድዮቶን ንገብሮ እቲ ኮሚኒቲ ሬድዮ ብምሉኡ ብቮለንቲር ዝካየድ እሞ ከዓ ካብ መንግስቲ ዝኾነ ይኹን ሓገዝ ዘይብሉ ብኮሚኒቲ ብ1976 እዚ ናይ በዓል ኢስት ቲሙር ምንቅስቃስን ከሎ ምስ ኢንዶኔዝያ ነቶም ሪቨሉሽነሪስ ንምሕጋዝ ተባሂሉ ዝጀመረ ፕሮግራም ኮይኑ እሞቲ ቦታ ገዚኦም ከምዚ ትሪኦ ዘለካ ብስርዓት ስቴሽን ኮይኑ እንታይ ክብል ደለ እቲ ሬድዮ ንባዕሉ ኣካይድኡ ካብቲ ሕብረተሰብ ንሕብረተሰብ እዩ እዚ ስለ ዝኾነ እቲ ኣካይዳ ናቱ ንሕና እውን ካብ ንጅምር ኣብቲ ኣካይዳ ናቱ ኣቲና ዝጋነን ሓገዝ ዝረኸብና የለን ሓቂ ሓይሽ ግን ኣብቲ ዘድልየና ናይቲ ዓመታዊ ክፍሊት ናትና ኣለና ግደ ኣለና ዝኾነ ቲ ስቴሽን 3,000-4,000-5,000 ተኸፍል ዓመታዊ 300,000 ክንእክብ ኣለና ዶኔሽን ነቲ ራኒንግ ኮስት ናይቲ ስቴሽን ክነካይድ
3: ኩላትኩም ማለት ኩለንተን ሬድዮ ኣብኡ ዘለኹም ማለት
5: ኩለንተን ሬድዮ ስቴሽንስ ኩለንተን ሬድዮ ስቴሽንስ ምክንያቱ ኣብ ሓንቲ ሰዓት $78 እዩ ኮስ

ኦዲዮ አፕ ሎሚ ዳውንሎድ ጌርኩም ኩሎም ትፈትዎም መደባት ክትሰምዕዎም ጀምሩ ካብ አፕ ስቶር ወይ ካብ ጉግል ፕሌይ ብነፃ ክትረኽቦ ትኽእሉ ኢኹም።

0: ክቡራት ሰማዕትና እዛ ናይ ኢንጂነር ኣስገዶም ወልደ ሚካኤል ድሒርና ግዜ ተረኺብና ክንምለስ ኢና። ሕጂግና ናብቲ ተቐሪቡ ዘሎ ትሕዝቶ ክመርሐኩም። ፍሉይነት ብዙሕነት እንስሳ ዘገዳምን ኣትክልትን ኣውስትራልያ ብምንታይ ፍሉያት ከም ዝኾኑን ዘንፀላልዎም ዘሎ ሓደጋ ምፅናትን ዝብል ክኸውን እዩ። ሰናይ ምክትታል። ኣውስትራልያ ሓንቲ ካብቶም ኣብ ምድሪ ብዙሕነት እንስሳ ዘገዳምን ኣትክልትን ዝነብሩላ ሃገር እያ። ኣብዚ መደብ ምንባር ኣብ ኣውስትራልያ ብዛዕባ ኣብ ኣውስትራልያ ውሽጢ ዘሎ ህወታዊ ብዙሕነት ፍሉይ ዝገብሮ እንታይ ከም ዝኾነን እንታይ ስጋኣት ኣንፀላልይዎ ከም ዘሎን ኩላትና ብኸመይ ክንከላኸሎ ከም ንኽእልን ክንፈልጥ ኢና። ናይ ኣውስትራልያ እንስሳ ዘገዳምን ኣከባቢን ፍሉይ ዝኾነ ስለምንታይ እዩ? ኣብ ኣውስትራልያ ካብ ዝኾነ ክፍሊ ዓለም ፍልይ ዝበለ ዘርኢ እንስሳን ኣትክልትን ማለት ፍሎራን ፋውናን ኣለውዋ ብምባል ፕሮፌሰር ሁ ፖሲንግሃም ይገልጽ። ንሱ ኣቦ ወንበር ቤት ምክሪ ብዙሓነትን ናይ በርድ ላይፍ ኣውስትራልያ ምክትል ፕረዚደንትን እዩ። ኣውስትራልያ ቅድሚ 50 ሚልዮን ዓመታት ካብ ካልእ ክፍለ ዓለማት ተፈልያ፣ ንነዊሕ እዋን ድማ ካብ ኩሉ ክፍለ ዓለም ተገሊላ ፀንሐት ኣህጉር እያ። ኣብ ከብዶም ንውልዶም ዝሓዝሉ ከም ኮዋላስ ካንጋሩ ወምባትን ግላይደርን ዝኣመሰሉ ዓሌት ዱር እንስሳ ከምኡውን ከም እንቋቑሖ ዝፀፍዩ መጥበውቲ እንስሳታት ፕላቲፕሱን ኢችዲናን ዝኣመሰሉ እንስሳ ዘገዳም ኣብ ካልእ ዓለም ዘይርከቡ ኣብ ኣውስትራልያ ጥራይ ዝርከቡ እዮም። ናይ ዩልካ ንጋንጃራ ናርንጓል ሰበይቲ ዝኾነት ጃድ ብሮምሎው ካብ ኢንዲጂነስ ደዘርት ኣልያንስ ኮይና ነቶም ኣብ ኣውስትራልያ ዝነብሩ ቀዳሞት ህዝብታት ሃገር ካብ መሬት ንላዕሊ ከም ዝኾነት ማለት ስድራ ቤትን ክፋል መንነቶምን ከም ዝኾነት ትገልጽ። ሃገር ዛንታታትናን ሕልምታትናን ዘርእናን ዝሓዘ እዩ። እዚ ሓላፍነታት ንምቕፃሉ ኣገዳሲ እዩ። ንኣትክልትን እንስሳታትን ብግቡእ ክንከናኸዶም ግዴታ ኣሎና። ሚስ ብሮምሎው እዚኦም ኣካል ስርዓተ ምግብናና እዮም። ብዛዕባ ዛንታታት ጃኩርባን እናሓልሞ ታሪክን ምህሮታትን ድሕሪኡ ንዝቕፅል ወለዶ እንምህሮ ትምህርትታትን እዮም። ምዞም ጅር ወይ ዘርኢ እዚኣቶም ንኣሽሓት ዓመታት ኢና ንነብር ነርና። ክንቀሳቀሱ ከለዉ፣ ክራብሑ ከለዉ፣ ክዕምብቡ ከለዉ፣ ገለ ነገር ድማ ቁኑዕ ክኸውን ከሎ ከመይ ይመስል እውን ንርዳእ ኢና። ስለዚ ብዛዕባ እንስሳ ዘገዳምን ፍሎራን ፋውናን ክንዛረብ ከለና ፍሉይነት ስለ ዘለዎም ጥራይ ዘይኮነስ ከም ሓደ ኣካል መንነት ናይ ደቀባት ህዝብታትና እዮም። ምዕቃብ እንስሳ ዘገዳምን ኣትክልትን ኣውስትራልያ ኣገዳሲ ዝኸውን ንምንታይ እዩ? ኣብ ኣውስትራልያ ፍሉይ ዝኾነ ህወታዊ ብዙሕነት ምዕቃብ ነቶም ኣብ ምሳና ዝነብሩ ዓሌታት እንስሳ ዘገዳምን ኣትክልትን ጥራይ ዘይኮነስ ንጥዕናን ብልፅግናን ኩሎም ኣውስትራልያውያን ኣገዳሲ ስለ ዝኾነ እዩ። ናይ ጥዕና ስርዓት ኣከባቢ ማለት ጫካታት፣ ቀላያት፣ ምድረ ሳዕሪ ንደቂ ሰብ ኣገልግሎት ዝህቡ እዮም። እዚኣቶም ፅሩይ ኣየር ይህቡ፣ ኣንጻር ክሊማ ለውጢ ድማ ይሰርሑ፣ ከም ቱሪዝምን ሕርሻን ዝኣመሰለ ዓበይቲ ኢንዳስትሪታትና ድማ ይሃንፁ። ብምባል ፕሮፌሰር ፖሲንግሃም ይገልጽ ዘርእታት እንተጥፊእና ዕዮ ናይቶም ስርዓተ ኣከባቢ ወይ ኢኮሲስተም እናነከየ እዩ ዝኸይድ። ስለዚ እቲ ንሰባት ዝህቡና ጥቕሚ ኣገልግሎት እናጎደለ እዩ ዝኸይድ። ሓደ ካብቶም ኣብ ኣውስትራልያ ስጋኣት ኣንፀላልይዎም ዘሎ እንስሳታት ዘገዳም እቲ ዓብዪ ናይ ምድረ በዳ ስኪንክ ወይ ዘ ግሬት ደዘርት ስኪንክ ዝበሃል እዩ። እዚ ንደቀባት ኣገዳሲ ባህላዊ ትርጉም ዘለዎ እዩ።
1: The Great Desert Skink or Jacara. It's a small orange lizard that lives underground in a family.
0: The Great Desert Skink ወይ ቲጃኩራ ኣብ ትሕቲ መሬት ዝነብር ንእሽቶ ኣራንሻዊ ጠበቕ እዩ። ዓለት ቲጃኩራ

0: ምስ ብዙሓት ወለዶታት ብሓደ ብምንባር ሓደ ዓይነት ፆር ብምክፋልን ንሓድ ሕዶም ብምክንኻንን ዝነብሩ ፍጥረት እዮም። እዚ ከዓ ነቲ ማሕበረሰብ ደቀባትን ንስድራ ቤትን ንማሕበረሰብናን ንሃገርናን ዘሎ ናይ ሕድሕድ ኣኽብሮት ዘንፀባርቕ እዩ ትብል ሚስ ብሮምሎው። ዓሌት ዘርኢ ምዝጠፍእ ኣከባብያዊ ዕንወት ጥራይ ዘይኮነ ባህላዊ ክሳራውን እዩ
1: ዘጥፍእ።
0: እቲ ምስቶም ዘርኢ እተተሓሓዘ ፍልጠት ክሃስስ እዩ። ዛንታታት ተግባራትን ዝምድናታትን እውን ይደክም። ኣብ ምድረ በዳ ሃገር ጥዒት እንተኮይና ሰባት ጥዑያት እዮም ዝብል ብሂል ኣሎ። ብዙሓት ኣትክልትታትን እንስሳታትን ኣብዚ ዓለም እዚኣት ዘይፍለጡ ዝነብሩ ኣለዉ። እዚ ሚዛኑ ክሳዕ ክንደይ ተነቃፊ ምዃኑ ድማ ንርዳእ ኢና። ኣብ ኣውስትራልያ ናይ ምፅናት ቅልውላው እንታይ እዩ? ኣውስትራልያ ብፅልዋ ናይ ወራራት ሃደንቲ ከም ወኻርያን ግዳም ሓደር ደማሙን ዕንወት ኣከባብን ለውጢ ክሊማን ከቢድ ናይ ህወታዊ ብዙሕነት ቅልውላው ኣጋጢሙ እዩ። እቲ ዘሕዝን ግን ኣውስትራልያ ኣብ ዓለም ብምፅናት መጥበውቲ ዝለዓለ መጠን ብዝሒ ዘለዋ እያ።
2: Australia probably has over 500,000 different species, many of which have never yet been described. But of the ones we know well, we know that
0: Australia منالبات لفرق مليون ዝተፈላለዩ ጅር ወይ ዓሌት ኣለዋ። መብዛሕትኦም ካብዚኣቶም ዛጊታይ ተገልጹን። ይኹን እምበር ካብቶም ኣፀቢቕና ንፈልጦም ጅር ወይ ዘርኢ 2,000 ዝኾኑ ከይፀንቱ ተሰጊኦም ኣለዉ። ኬት ብራድቢ ሓላፊት ኣብ ናይ ሳውዝ ኣውስትራልያ ናይ ኣከባቢ ማሕበር ትካል ዝኾነ ጎድዋና ሊንክ ሊትድ ኮይና ኣብ ደቡባዊ ምዕራብ ብታ ግዝኣት ልዕሊ 1,000 ኪሎ ሜትር ርሕቀት ዘለዎ መንበሪ ቦታ ንምትሕሓዝ ዝሰርሕ ትካል እዩ።
3: It's a tragedy that my kids can't camp out like the old fellas I've talked to and have a ring of eyes around them.
0: ደቀይ ከምቲ ቀደም ሰባት ዝገብሩ ዝነበሩ ካምፕ ክገብሩ ዘይምኽኣሎም ዘሕዝን እዩ። ካብቲ ኣብ ሓደ እዋን ዝነበረና ብዙሕ እንስሳ ዘገዳም ከዓ ኣብ ዙርያ እቲ ዝነብሩሉ ሰፈር ቀለቤት ኣዕንቲ ኣለዎም።
3: A number of plants that have been wiped out that we never even saw.
0: ምጥፋእ መጥፋውቲ ዓብዪ ጉዳይ ከም ዝኾነ ንፈልጥ ኢና። ሕጂ ግን እቲ ኣብ ምፅናት ዘጋጥም ዘሎ ቅልውላው ነቶም ፈፂምና ዘይረኣናዮም እተደምሰሱ ሓያሉ ኣትክልቲ ክሳዕ ክንደይ ዓብዪ ምዃኑ ክንግንዘብ ጀሚርና ኣሎና። ኣብ ልዕሊ እንስሳ ዘገዳምን ኣትክልትን ኣውስትራልያ ሓደጋ ዘስዕቡ ስጋኣታት እንታይ እዮም? ኣብ ኣውስትራልያ ንምጥፋእ ወይ ምፅናት ብዝሃ ሂወት ዝፀልዉ ሰለስተ ኣገደስቲ ስጋኣታት ኣለዉ። እቲ ቀዳማይ ንልምዓትን ንሕርሻን ተባሂሉ ዝግበር ንጥፈታት ምድምሳስ መንበሪ እዞም ሂወታውያን እዩ። እቲ ካልኣይ ከዓ ብወረርቲ ዘርኢ ዝመፅእ ስጋኣት እዩ። ከም ወኻርያ ደማሙ ወረርቲ ዓሌት ፀሃይን ገለ ሕማማትን ይርከቦም። ለውጢ ኩነታት ኣየር ከዓ ካልእ ንናይ ኣውስትራልያ ብዙሕነት ንምጥፋእ ስጋኣት እዩ። ፕሮፌሰር ፖሲንግሃም ክሊማ ለውጢ ንኣህጉር ኣውስትራልያ ብሓንቲ ሰዓትን ፈረቓን ዲግሪ ኣሚቕዎ ኣሎ። ብዙሓት ጅር ወይ ዘርኢ ምስቲ እናወሰኺ ዝኸይ ዘሎ ሙቐትን እናወሰኺ ዝኸይ ዘሎ ከም ባርዕ ምዕለቕላቕን ብርቱዕ ህቦብላን ዝኣመሰለ ሓደጋታት ክለማመዱ ኣይክእሉን እዮም። ምብትታን መንበሪታት ህወታውያን ምስ ፅልዋ ናይ ካልኦት ኣስጋእቲ መስራሓት ተደሚሩ ንብዙሓት ኣብ ኣውስትራልያ ዝርከቡ እንስሳ ዘገዳምን ኣትክልትን ኣብ ሓደጋ ኣትይዎም ኣሎ።
3: We keep talking about threats to our wildlife, but what we're really dealing with right now are immediate assaults.
0: ብዛዕባ ስጋት እንስሳታት ዘገዳምን ኣትክልትን ንዛረብ ኢና። እንተኾነ ግን እዚ ሕጂ ንሪኦ ዘለና ነገራት ካብ ብዙሕ ለውጥታት ቅልጡፍ መጥቃዕቲ ዝወርደና ዘሎ እዩ። ነዚ ኣብ ነንሕድሕዱ ዝተኣሳሰር ስርዓት ኣከባቢ ወይ ኢኮሲስተም ሒዝና ኣብቲ ሕዛእቲ ኢልና ንፅውዖ ንኣይስቱ ስጉ ጉምትታት ኣቲና ብሓፈሻ ነቲ ዘድሊ ምሕደራ ኣይቀርብን
3: እዩ።
0: እቲ ቐንዲ መጥቃዕቲ መብዛሕትኦም እንስሳ ዘገዳምን ልምድታትን ኣብ ነንሕድሕዶም ርክብ ንኸይገብሩ ምግባሮም እዩ። እዚ ከዓ ነቲ ዓለምን ክሊማን ኣብ ዝቕየረሉ ዘሎ እዋን ንኽልወጡ ዘለዎም ተፃዋርነት ዓቕሞም የጥፍኦ። ብመሰረቱ ግና ነዚ ስርዓት እዚ ኣፍሪስና ኢና፣ ናብ ሒደት ነገራት ኣውሪድናዮ ኢሉ ኣውስትራልያ ንዘለዋ እንስሳ ዘገዳምን ኣትክልትን ኣብ ምክልኻል ብኸመይ ክሕግዝ ይኽእል? ኣውስትራልያ ንዘለዋ እንስሳ ዘገዳምን ኣትክልትን ንምክልኻል ኩላትና ሓገዝ ክንገብር ንኽእል ኢና።
2: You may decide to join a conservation group, a local group in your local area.
0: እቲ ቀዳማይ ስጉምቲ ገዛ ርእስኻ ምፍላጥ ምዕጣቅ ኮይኑ ይስማዓኒ። ኣብ ጉጅለ ምዕቃብ ኣከባቢ ወይ ኣብ ከባቢኻ ኣብ ዝርከብ ጉጅለ ባህርያዊ ታሪክ ክትሳተፍ ትውስን ትኸውን። ኣብ ዝኾነ ይኹን ቦታ

0: ኣብ ስፍራ ኣታኽልትኻ ወይ ኣብ ከባቢኻ ኣብ ዝርከብ መናፈሻታት መበቆላዊ ኣግራብን ቆጥቋጥን ክትተክል ትኽእል ኢኻ ክብል ፕሮፌሰር ፖሲንግሃም
1: ይገልጽ። massive improvement in ecological health at a very large scale but massive
0: ተግባራት ንባህልን ጥዕናን ኣውስትራሊያውያን ከመይ ከም ዝኸውን ንገዛ ርእስኻ ምስ ፈለጥካ ብዛዕባ ምጥፋ ናይ ኣውስትራሊያ ፍሎራን ፋውናን ዝምልከት ዘተሓሳስበካ ነገር ምስ ፖለቲከኛታት ምዝርራብ ምስ ናይ ከባቢ ማሕበረሰብ ጉጅለታት ይኹን ብናይ ከባቢኻ ንመኽሰብ ዘይሰርሑ ትካላት ብምዃን ኣብ ምዕቃብ ብዙሕነት ንምስታፍ ዕድላት ኣሎ። ብመሰረቱ ኣብ ኢኮሎጂካዊ ጥዕና ዓብዪ ምምሕያሽ ንምምፃኢ መደብና ከምዝኣመሰለ ዓበይቲ ለውጥታት ግን ብሓባር ብዝፍጠር ንኣሽቱ ለውጥታት ጥራይ እዩ ዝግበር። ነፍሲ ወከፍ እዚ ንእሽቶ ለውጥታት እዚ ከዓ ብወልቀ ሰባት ወይ ብጉጅለታት ክደፋፍእ ኣሎ ኢላ። እንስሳ ዘገዳም ናብ ንቤቶም ክምለሱ ምሕጋዝ ናብ ቤቶም ክምለሱ ምሕጋዝ ወይ እውን ደረጃ ብደረጃ ለውጢ ንምግባር ትርጉም ዘለዎ ገንዘብ ዝህቡ ኣውፈርቲ ክኾኑ ይኽእሉ። ነፍሲ ወከፍና ለውጢ ዝገብር ነገር ክንረክብ ንኽእል ኢና ኢላ።
2: It can start with something as simple as learning whose country you're on and listening to and respecting local knowledge.
0: ኣብ ናይ መን ሃገር ከም ዘለካ ክትምሃርን ነቲ ኣብቲ ከባቢ ዘሎ ፍልጠት ክትሰምዖን ከተኽብሮን ከም እትኽእል ኳንካ ሚስ ብሮውሎው ትገልጽ ብደቂ ሰባት

ክቡራት ሰማዕትና ናይ ሎሚ መደብና ቐል ንዛሙ ኣርስታት ዜና ክደግመልኩም ሚኒስተር ጥዕና ፌደራል ማርክ ባትለር ብዛዕባ እቲ ኣብ ሃገራዊ መድሕን ስንክልና ኤንዲኣኤስ ተገይሩ ዘሎ ለውጢ ዝምልከት ማመታት ዝቐርብ ዘሎ ስክፍታታት ኣፍልጦ ከም ዝህቦ ገሊጹ ቀዳማይ ሚኒስትር እስራኤል ቤንያሚን ናታንያሁ ኣብ መንጎ ኣሜሪካን ኢራን ብዛዕባ ተገብረ ስምምዕ ንኽመያጡ ናይ ጸጥታ ካቢንኡ ክእክቦም እዩ ኣሰልጣኒ ሃገራዊ ጋንታ ኩዕሶ እግሪ ኣውስትራልያ ሶኮሩ ቶኒ ፖፖቪች ኣውስትራልያ ንቱርኪየ ክልተ ባዶ ብምስዓራ ኣዝዩ ከም ዝሕበን ገሊጹ ባር ሰማዕትና ናይ ሎም መደብና ኣዛዚምና ኣለና ኣብ ዝመፅእ ሓሙስ ዝተፈላለዩ ትሕዝቶታት ሒዝና ክንምለሰኩም ኢና ክሳብ ሽዑ ሰላም ቅነ ዝምነየልኩም እዛኹም ፀናሕኩ ኣዳላውን ኣቕረብን ዝመደብ ቤነሰምርህ ብሩኽ መዓልቲ እዩ

0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: ከኤስቢኤስ አማርኛ ጋር ነው በሞባይል ኦንላይን እና ሬዲዮ የዛሬውን ስርጭታችንን የምናስተላልፍባት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንጁሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለቦርጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ሰኞ ሰኔ 8 2018 አድማጮቻችን እንደምን አርፈዳችኋል? ዘወትር ሰኞ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ የምናስተላልፈውን የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርትና ቃለ ምልልስ ዝግጅቶቻችን ተከታተዋል። ሀገርኛ ሪፖርት የኢትዮጵያ ሀገራዊ ምክክር ጉባኤ ከሐምሌ 8 ጀምሮ በአዲስ አበባ እንዲካሄድ ቀን የተቆረጠለት መሆኑን ቀዳሚ ትኩረቱ አድርጓል። በቃለ ምልልስ ዝግጅታችን አንጋፋ ጋዜጠኛ ደራሲ የእስልምና ጉዳዮች ተመራማሪና የታሪክ አጥኚ አቶ ተሾመ ከማል ብርሃኑ በቅርቡ የአክሱም ተማሪዎች የሂጃብ ጥያቄ የፖለቲካ ህመሙ ምልክት ወይስ ራሱ ህመሙ ነው በሚል መጠይቅ ለህትመት ያበቁትን ተከታይ መጣጥፋቸውን ጭብጦች ነቅሰው ያስረዳሉ። እስከ ፕሮግራማችን ማብቂያ ቆይታችሁ ከእኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቃ ነኝ።

ወደ ዝርዝር ዜናዎቹ ከመለፋችን በፊት ረሰ ዜናዎቹን እናስቀድማለን። ዩናይትድ ስቴትስ እና ኢራን ከስምምነት ላይ ደረሱ። የዋን ኔሽን መሪ ፖሊን ሃንሰን የተመራጭ ጠቅላይ ሚኒስትርነት የህዝብ አስተያየት ድጋፍ አገኙ። የዓለም ዋንጫ ውድድር ቀጥሏል።

0: ሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የኢራን ከዩናይትድ ስቴትስ እና እስራኤል ጋር ያላትን ግጭቶች ከናካቴው እንደምትገታ አስታወቀች። ለበርካታ ግንባሮች መካከለኛው ምስራቅ ውስጥ እየተካሄደ ያለው ግጭት ማምሻውን እንደሚያከትምም ተናግሯል። የኢራን ምክትል የውጭ ጉዳይ ሚኒስትር ካሲም ካርባባዲ ከኢራን መንግስት ቴሌቪዥን ጋር ባደረጉት ቃለ ምልልስ ጦርነቱ መቋጫ ውድድሮች በ60 ቀናት ድርድሮች እንደሚከናወንና በሂደቱም አንዳች ስምምነት ጥሰት ከተፈጸመ ግና ቴህራን ያጸፋ ምላሽ እንደምትሰጥ ተናግሯል። የኢራን ዜና አንባቢ ዛሬ ማለዳ ላይ ዜናውን ባቀረበበት ወቅት
1: America for the United States was forced to sign a memorandum to end the war with the
0: United States ከኢራን እስላማዊ ሪፐብሊክና አማጽያን ግንባር ጋር ጦርነቱን ለማክተም ግድ ተሰኝታ ፈረመለች። በሁሉም ግንባሮች በኢራንና አጋሮቿ ላይ በዩናይትድ ስቴትስ ተከፍቶ ጦርነቶች በአስቸኳይ በዘላቂነት እንዲያከትሙ ሺባዝ ሻሪፍ አስታውቋል። የፓኪስታን ጠቅላይ ሚኒስትር የዩናይትድ ስቴትስ በኢራን ላይ የከፈተችው ጦርነት ለመክታት ከስምምነት ላይ መድረሱን ገልጧል ብላለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በበኩላቸው በማህበራዊ ሚዲያ ገጻቸው ሁላችሁም እንኳን ደስ ያላችሁ፣ የሆርሙዝ ሰርጥ ያላንዳች ቀረጥ እንዲከፈትና ዩናይትድ ስቴትስም ዘግታው የነበረውን መተላለፊያ እንድትከላ አጽድቃለሁ ብለዋል። ዩናይትድ ስቴትስ እና ኢራን የሰላም ስምምነቱን አርብ ጁን 19 ስዊዘርላንድ ላይ ለመፈራረም ቀን ተቆርጦላቸዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ካሲም ካሪባባዲ የሰላም ስምምነቱ ሊባኖስንም እንደሚያጠቃልል ተናግረዋል። የሰላም ስምምነቱ የመግባቢያ ሰነድ ላይ ዩናይትድ ስቴትስ አቀባይዛ የነበረችውን የኢራን 24 ቢሊዮን ዶላር እንደምትለቅ ሰፍሯል። ካርባባዲ አክለውም
2: When negotiations begin within 60 days with the aim of reaching a final agreement
0: የመጨረሻው ስምምነት ላይ ለመድረስ 60 ቀናት ውስጥ ሲጀመር ግቡን ከመታ የኛ ቁልፍ ጉዳይ የድንጋጌዎቹ ግብር ላይ መዋል ነው ብለዋል። በሌላም በኩል እንግሊዝ፣ ፈረንሳይ፣ ጀርመን እና ጣሊያን በፊናቸው ባወጡት የጋራ መግለጫ ኢራን ላይ ጥለውት የነበረውን ማዕቀብ እንደሚያነሱ ገልጠዋል። አክለውም ኢራን ከቶንም የኒውክሌር ባለቤት እንዳትሆን እርግጠኛ መሆን እንደሚሹም አመላክተዋል። የካታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱል ራሂም አልታኒ ለአደራዳሪዋ ፓኪስታን ምስጋናቸውን ሲያቀርቡ ጃፓንም በበኩሏ ይሁንታዋን ቸራለች። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው የሆርሙዝ ሰርጥ መከፈት ጉዳይ ዛሬ ኢቢያን ፈረንሳይ ውስጥ በሚጀመረው የቡድን 7 ጉባኤ ላይ የመወያያ አጀንዳ እንደሚሆን አመላክቷል። የቡድን 7 ሀገራት ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ እንግሊዝ፣ ዩናይትድ ስቴትስ እና ካናዳ መሪዎች የጉባኤው ታዳሚዎች ይሆናሉ። በሌላም በኩል ፈረንሳይ ውስጥ የሚካሄደውን የቡድን 7 መሪዎች ስብሰባ በመቃወም 50 ሺህ ያህል የተቃውሞ ሰልፈኞች ጄኔቫ ውስጥ የተቃውሞ ድምጾቻቸውን አሰምተዋል። አዲስ ይፋ በሆነው የህዝብ አስተያየት ስብስብ የዋን ኔሽን ፓርቲ መሪ ፖል ናንሰን አንቶኒ አልቤኒዚን አልፈው የተመራጭ ጠቅላይ ሚኒስትርን ድጋፍ አግኝተዋል። የህዝብ አስተያየቱ የተሰባሰበው 2000 ያህል ሰዎችን በማናገር ሲሆን 33% ያህሉ ፖል ናንሰንን በተመራጭ ጠቅላይ ሚኒስትርነት ደግፈዋል። 29% የወቅቱን ጠቅላይ ሚኒስትር አንቶኒ አልቤኒዚን ሲሹ 16% ለተቃዋሚ ቡድን መሪ አንገስ ቴለር ድጋፋቸውን ቸረዋል። ይሁንና የዋን ኔሽን ፓርቲ ምክር ቤት አባል ባርናቢ ጆይስ ሰሞነኛ የሆኑትን የህዝብ አስተያየቶች ላይ እምብዛም ትኩረት መቸር እንደማያሻ ሰሰስቡ አሁን ላይ ማተኮሩ ስለ እውነት በጣም በጣም ጥንቃቄ ማድረግ ያሻል። የምርጫ ወቅት ሲቃረብ የዛሬው አይነት የህዝብ አስተያየት ድጋፍ አይኖርም። ምንም ይሁን ምን፣ መልካምም ይሁን አስከፊ የተለያየ ነው የሚሆነው። ማተኮር የሚገባን በወቅታዊ ጉዳዮች ላይ ነው ብለዋል። ዛሬ ማለዳ ላይ በተካሄደ የ2026 የፊፋ ዓለም አቀፍ ውድድር ኔዘርላንድስና ጃፓን 2-2 ተለያይተዋል። ጃፓን አቻ ግቧን ያስቆጠረችው ለጨዋታው ፍጻሜ 2 ደቂቃዎች ሲቀሩ ነው። ኮትዲቯርና ኢኳዶርም ባደረጉት ውድድር ኮትዲቯር 1-0 ኢኳዶርን ረታለች። በዚሁ ወደ ውጭ ምንዛሪ ተመና መራለን። አንድ የአውስትራሊያ ዶላር 111 ኢትዮጵያ ብር ከ09 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 70 አሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና አሰማልን። ሲድኒ ፀሐያማ ሆኖ ይውላል። ዝቅተኛ 11 ከፍተኛ 21። ሜልበርን ብራ ይሆናል። ዝቅተኛ 13 ከፍተኛ 19። ብሪስበን ብራ ይሆናል። ዝቅተኛ 15 ከፍተኛ 23። ፐርስ በከፊል ደመናማ ይሆናል። ዝቅተኛ 3 ከፍተኛ 16። አድላይድ ያካፋል። ዝቅተኛ 15 ከፍተኛ 20። ሆባርት ብራ ይሆናል። ዝቅተኛ 6 ከፍተኛ 13። ካምብራ በአብዛኛው ፀሐያማ ይሆናል። ዝቅተኛ 2 ከፍተኛ 18። ዳርዊን ፀሐያማ ሆኖ ይውላል። ዝቅተኛ 22 ከፍተኛ 32። አዲስ አበባ በከፊል ፀሐያማ ይሆናል። ዝቅተኛ 4 ከፍተኛ 25። ዜናዎችን ከማጠቃላያችን በፊት ርዕሰ ዜናዎችን ደግመን እናሰማለን። ዩናይትድ ስቴትስ እና ኢራን ከስምምነት ላይ ደረሱ። የዋን ኔሽን መሪ ፖሊን ሃንሰን የተመረጡ ጠቅላይ ሚኒስትርነት የህዝብ ድጋፍ አስተያየት አገኙ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።

0: Want instant MVP status? Join the new Dick's Scorecard Plus program. For $99, Scorecard Plus members enjoy 1 year packed with perks, like $80 in annual bonus rewards, free shipping with no minimum purchase, triple points on 2 purchases, and more. That's over $160 in benefits. Join Dick's Scorecard Plus today and score more than ever. Tap the banner to learn more. Exclusions and terms apply. Visit dicks.com/scorecardplus for details.
1: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
2: SBS Audio.
3: ከሳቢ ወጋር እንዲገጥም ተጫዋች የሚለው ይጫል።
4: ያው ያዳሊያ
5: ጀምበሃለም SBS Chill.
6: SBS Pop Asia. Non-stop Asian pop.
7: Can you describe that feeling for people who haven't experienced it?
8: SBS Hindi uplapt karwata hai.
9: Far from the partisan politics.
3: ሰብላይ በሆኑ ቋንቋዎች ዜናዎችን የያዘ ከውስጣዊ ስሜት ወጋር የሚገጥም ሙዚቃና ማራኪ ፖድካስቶች ከተሸፈኑበት ለመገለጥ ይጠብቆታል።
2: sbs.com.au/audio.
3: በዚሁ የኢትዮጵያ ሀገራዊ ምክክር ጉባኤ ካምሌ 8 ጀምሮ በአዲስ አበባ እንዲካሄድ ቀን የተቆረጠለት መሆኑን ቀዳሚ ትኩረቱ ወዳደረገው ሀገርኛ ሪፖርት እናልፋለን። ደመቀ ከበደ እንደሚከተለው አጠናቅሮታል። ሀገርኛ ሪፖርት
10: የኢትዮጵያ ሀገራዊ ምክክር ጉባኤ ከአምሌ 8 ጀምሮ በአዲስ አበባ ይካሄዳል ተባለ። ሀገር አቀፉ የሀገራዊ ምክክር ኮሚሽን ከአምሌ 8 2018 ዓ.ም ጀምሮ ሀገራዊውን የምክክር ጉባኤ በአዲስ አበባ በአዲስ ኢንተርናሽናል ኮንቬንሽን ማዕከል እንደሚያካሂድ አስታውቋል። ኮሚሽኑ ይህንን ያስታወቀው ሰኔ 5 ቀን 2018 ዓ.ም በሸራተን አዲስ ሆቴል ለጋዜጠኞች በሰጠው መግለጫ ሲሆን የዋና ኮሚሽነር ፕሮፌሰር መስፍን አራያ እንዳስታወቁት ጉባኤው በመዲናዋ 15 ቀናት ያህል ይካሄዳል። ጉባኤው ከ4000 በላይ ጉባኤተኞች ከሁሉም የሀገሪቱ ክፍሎችና ከሁሉም ከተማ አስተዳደሮች ይሳተፉበታል ብለዋል። በዚህ ጉባኤ ወቅትም በተለያዩ ክልሎች በህዝብ የተመረጡ አጀንዳዎች ላይ የመጨረሻ ውይይትና ምክክር እንደሚካሄድ ነው የተገለጸው። በጉባኤው የሚነሱ ዋና ዋና ጉዳዮች መካከልም የህገ መንግስት ማሻሻያ፣ የማንነት ጥያቄዎች፣ የክልሎች ድንበር አከላለል፣ ፍትሃዊ የኢኮኖሚ ተጠቃሚነት እንደዚሁም ከብሔራዊ ሰንደቅ ዓላማ ጋር የተያያዙ ጉዳዮች መሆናቸው ተገልጿል። ኮሚሽኑ እስካሁን በተካሄደው ምክክር ሂደት 1234 ወረዳዎች ተሳታፊ መሆናቸውን ገልጾ ይህም በአጠቃላይ 93% የሀገሪቱን አካባቢዎች ይሸፍናል ብሏል። ኮሚሽኑ በተጨማሪም ለጉባኤው ተሳታፊዎች ቅድመ ዝግጅት እንዲያደርጉ ጥሪ ያቀረበ ሲሆን እስካሁን በሂደቱ ያልተሳተፉ አካላትም በቀረ ሂደት እንዲቀላቀሉ ኮሚሽኑ ዝግጁ መሆኑን አክሎ ገልጿል። ኢትዮጵያና ናይጄሪያ የእስረኞች ዝውውር ስምምነት ተፈራረሙ። ኢትዮጵያና ናይጄሪያ በሁለቱ ሀገራት ውስጥ የተፈረደባቸውን ዜጎች የቀረበባቸውን የእስር ጊዜ በትውልድ ሀገራቸው እንዲያጠናቅቁ የሚያስችል የእስረኞች ዝውውር ስምምነት ተፈራርመዋል። ስምምነቱ በሁለቱ ሀገራት ህጎችና በዓለም አቀፍ ድንጋጌዎች መሰረት በፍጥነት ወደ ተግባር እንዲገባ መስማማታቸውን የተገለጸው። በዚህ መሰረት በአንዱ ሀገር የተፈረደበት ዜጋ በተወሰኑ ቅድመ ሁኔታዎች መሰረት ወደ ትውልድ ሀገሩ ተዛውሮ የቀረውን ቅጣት ሊያጠናቅቅ ይችላል። ስምምነቱን የኢትዮጵያ ፍትህ ሚኒስትሯ ሃና ራስላሴና የናይጄሪያ አቻቸው ላቲፍ ሀግሜ የተፈራረሙት ሲሆን የፊርማ ስነ ስርዓቱም በሁለቱ ሀገራት የውጭ ጉዳይ ሚኒስትሮች መሪነት ተካሂዷል። የናይጄሪያ ውጭ ጉዳይ ሚኒስቴር እንዳስታወቀው ስምምነቱ በሰብአዊነት፣ በፍትህና በዓለም አቀፍ ትብብር መርሆች ላይ የተመሰረተ ሲሆን ታራሚዎች ከቤተሰቦቻቸው ከቋንቋቸውና ከባህላቸው ጋር በቅርበት በመኖር ወደ ማህበረሰብ እንዲመለሱ የሚያግዝ ነው ብሏል። እንደ ናይጄሪያ መገናኛ ብዙሃን ዘገባ ከሆነ ስምምነቱ ተግባራዊ ሲሆን ከ100 በላይ ናይጄሪያውያን እስረኞች ተጠቃሚ ሊሆኑ ይችላሉ። ኢትዮጵያ ከዚህ ቀደም ከደቡብ አፍሪካ፣ ቻይና፣ ብራዚልና ሌሎች ሀገራት ጋር ተመሳሳይ የእስረኞች ዝውውር ስምምነቶችን ማጽደቋ ይታወሳል። የአድዋ ድል በዓል በአሜሪካ እንዲከበር ተወሰነ። የጥቁሮች ሁሉ ድል ተደርጎ የሚወሰደው የአድዋ ድል በዓል በአሜሪካ በይፋ እንዲከበር በሕግ መወሰኑ ተሰምቷል። በአሜሪካ ፔንሲልቫኒያ ግዛት የሕዝብ ተወካዮች ምክር ቤት የአውሮፓውያኑ መጋቢት ሁለት በግዛቱ የአድዋ ድል መታሰቢያ ቀን እንዲሆን የቀረበን የውሳኔ ሐሳብ በከፍተኛ ድምፅ አጽድቋል። ይህ ኤችአር 441 የተሰኘው የውሳኔ ሐሳብ የጸደቀው ባለፈው ሳምንት በግዛቲቱ የሕዝብ ተወካዮች ምክር ቤት በተደረገ የድምፅ አሰጣጥ ስነ ስርዓት ነው። በአሜሪካ የግዛቶች ምክር ቤት አሰራር መሰረት ይህ ውሳኔ በግዛቲቱ የሕግ መዝገብ ላይ የአድዋ ድል በይፋ እውቅና ያገኘበት ታሪካዊ ሰነድ ሆኖ በቋሚነት ይቀመጣል። የአውሮፓውያኑ ማርች 2 ቀን 2026 የ130ኛ የአድዋ ድል ቀን ሆኖ በፔንሲልቫኒያ ግዛት እውቅና እንዲሰጠው የሚደነግግ ነው። ውሳኔው በሪፐብሊካንና በዴሞክራቲክ ፓርቲ እንደራሴዎች በተሰጠ 195 ከፍተኛ የድምፅ ድጋፍና በ6 ተቃውሞ ብቻ ነው የጸደቀው። ረቂቁ የቀረበው ከወራት በፊት ቢሆንም የምክር ቤቱን የውስጥ አሰራሮች አልፎ ውይይቶች ተደርገውበት ከቆየ በኋላ የውሳኔ ድምፅ የተሰጠበት ግን ባለፈው ሳምንት ነው። በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ ተጠቃሚ መሆናቸውን የውጭ ጉዳይ ሚኒስቴር አስታወቀም። በሪያድ የሚገኘውን የኢትዮጵያ ኤምባሲና በጅዳ የሚገኘውን ቆንስላ ጽህፈት ቤት በማስተባበር በተደረገ ከፍተኛ ዲፕሎማሲ የተሳካ መሆኑንም አክሎ ገልጿል። ሚኒስቴሩ በሳውዲ አረቢያ ቀሪ ዲፕሎማሲ ጥረት የሚሹ ጉዳዮችን በቅርበት እየተከታተለ መሆኑን የጠቆመ ሲሆን ህብረተሰቡ ህገወጥ የሰዎች አዘዋዋ ተባባሪዎች በማህበራዊ ሚዲያ እና በተለያዩ መንገዶች ከሚያሰራጫቸው የሐሰት ማታለያዎች ራሱን እንዲጠብቅ ማሳስቧል። አዲሱ የኢትዮጵያ የተሽከርካሪ ሰሌዳ ከሰኔ 4 ቀን ጀምሮ መሰጠት ጀመረ። አዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ቁጥጥር ባለስልጣን ዋና ስራ አስኪያጅ ዘገየ በላይነ እንዳሉት ሰሌዳው ሀገራዊ ይዘት ያለው ፎርጂድ የማይደረግና ስርቆትን የሚከላከል እንደዚሁም ኢቲኤች የሚለውን ዓለም አቀፍ ኢትዮጵያዊ ኮድ የያዘ ነው ተብሏል። መጀመሪያው ሰሌዳ በካ ቅርንጫፍ የተሰጠ ሲሆን በአዲሱ አሰራር ተሽከርካሪው እስኪወገድ ድረስ ያገለግላል ተብሏል። በትራንስፖርት ሎጂስቲክስ ሚኒስቴር የአገልግሎት ዘርፍ ቁጥጥር አማካሪ አቶ አሰፋ ሀዲስ በበኩላቸው በብዙሃን ትራንስፖርትና በግል ተሽከርካሪዎች ሰሌዳ ዋጋ ላይ ልዩነት ይኖራል ብለዋል። በከተማዋ ከ800,000 በላይ ተሽከርካሪዎች ሲኖሩ ይህ የለውጥ ሂደት በአዲስ አበባ ከተጀመረ በኋላ በሌሎች ክልሎች እንደሚሰፋም ታውቋል። ዋጋው ከ56,000 ብር በላይ መጠየቁ ግን በብዙሃን ዘንድ ትችት እያስተናገደ ነው። በመጨረሻም በኢትዮጵያ ሴት አረጋውያን ጾታዊ ጥቃት የደረሰባቸው ነው ተባለም። ሴት አረጋውያን በቤተሰብ አባል፣ በዘመድና የቅርብ ባሏቸው ሰዎች አማካይነት ጾታዊ ጥቃት እየተፈጸመባቸው

0: ውድቀትና ውርደት ስለሚመስላቸው በደላቸውን አምቀው ይዘው መኖርን ይመርጣሉ ሲሉ ገልጸዋል። አቶ ንጉሴ እንደተናገሩት ጥቃት የደረሰባቸው አብዛኞቹ አረጋውያን በልጄ ወይም በቅርብ ሰው ጥቃት የተፈጸመብኝ ነው ብለው ለመናገር አይደፍሩም። በዚህ ምክንያት ጥቃት የተፈጸመባቸው አረጋውያን ከሰው ሸሽተውና ተደብቀው ለመኖር ተቀዳሚ ምርጫቸው እያደረጉ ይገኛል ብለዋል። እናቶች ወልደውና አሳድገው አገር የሚያቀኑ ልጆች አፍርተው እውቀትና ጉልበታቸውን ለሀገር አበርክተው በስተርጅና ዘመናቸው ይህ ድርጊት ሲፈጸምባቸው የሚደርስባቸው የሞራል ውድቀት ከፍተኛ ነው ማለታቸውን ሪፖርተር አክሎ ዘግቧል። በመሆኑም እየጨመረ የመጣውን የአረጋውያን ጥቃት ለመከላከል ማህበረሰቡ ከፍትህና ከህግ አካላት ጋር ተቀናይቶ መስራት ይኖርባቸዋል ብሏል። ጾታዊ ጥቃት የተፈጸመባቸው አረጋውያን ለፊስቱላና ለማህፀን በሽታም ተጋላጭ ናቸው ተብሏል። ሄልፕ ኤጅ ኢትዮጵያ በተለያዩ ጊዜያት ባደረገው ጥናት ሴት አረጋውያን ላይ ጾታዊ ጥቃት በከፍተኛ ደረጃ በመፈጸም ላይ እንደሚገኝ ማረጋገጡን ሪፖርተር አክሎ ዘግቧል። በኢትዮጵያ ከ7 ሚሊዮን በላይ አረጋውያን ይኖራሉ ተብሎ እንደሚገመት ከነዚህም 90% የሚሆኑት በከፋ ድህነት ውስጥ የሚገኙ መሆናቸውንም ዳይሬክተሩን ጠቅሶ ዘገባው አክሎ ገልጿል።
1: ሀገርኛ ሪፖርት

0: Stay connected through the unexpected with Invincible Wi-Fi from Spectrum. Invincible Wi-Fi keeps your home running with fast, fiber-powered internet and automatic 5G and 8-hour battery backup, making sure you stay on track, working, streaming, connected to friends and family, no matter what. Be invincible. Invincible Wi-Fi from Spectrum. Visit InvincibleWiFi.com to learn more. Restrictions apply. Services not available in all areas.
1: One second, you're enjoying your first day off in forever. Then, mid-lunch, your phone buzzes. A window's been broken at home, and you're miles away. In one second, everything can change. That's why ADT offers security systems with 24/7 monitoring, with tech that helps first responders prioritize your emergency. And with the ADT Plus app, you can stay informed and in control of your home from virtually wherever you are. When every second counts, count on ADT. Visit ADT.com to learn more.
2: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ። ላይክ አድርጉን፣ አታዮችንም ያጋሩን። SBS አማርኛ Facebook
3: ወደ ቀጣዩ የቃለ ምልልስ ዝግጅታችን ከማለፋችን በፊት ወደ የተካሄደ ባለው 2026 የFIFA ዓለም አቀፍ ዋንጫ በአሁኑ ወቅት 21ኛው ደቂቃ ላይ የደረሰ ሲሆን በስዊዘርላንድ እና ቱኒዚያ የተጋጠመ ነው። ስዊዘርላንድ 1-0 ቱኒዚያን እየመራች ነው። ወደ ቃለ ምልልስ ፕሮግራማችን የምናልፈው ከአቶ ተሾመ ብርሃኑ ከማል ጋር ወደ አካሄድ ነው ቃለ ምልልስ ነው እንሆን።
4: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
3: ደራሲ ተሾመ ብርሃኑ ከማል በመጽሐፍ ትትመት ብቻም ሳይሆን እንደዚሁ የተለያዩ መጣጥፎችንም በሽዎች የሚቆጠሩ እንዲሁ በተለያየ ርዕሰ ጉዳዮች ላይ ከዚህ ቀደም ለህትመት አብቅተዋል። አሁን በድጋሚ ካነሱት የአንዱ የመጣጥፎ ርዕስ ውስጥ ያክሱም የሙስሊሞች የመብት ጥያቄ የፖለቲካ ህመሙ ምልክት ወይስ ራሱ ህመሙ ነበር የሚል ለህትመት አብቅተዋል። በአንድ ሀገር ውስጥ ጋዜጣ ላይ ይሄን በሁለተኛ ክፍል በተመሳሳይ ርዕስ ለማውጣት የተነሳሱበት ምክንያት ምንድነው? በቅድሚያ ወደ አሁን ወቅታዊ ጉዳይ ላይ ከመሄዳችን በፊት ቀደም ሲል የነበረውን ከኛም ጋር አብረው ቃለ ምልልስ ላደረገን ያንን የመስማት እድሉ ለሌላቸው ወይም ለዘናጉ ካሉም ደግሞ ለማስተዋወስ ያህል ለምን ከዛን እናሳም?
5: በአጠቃላይ ያየን እንደሆነ በሀገራችን እስልምናም ክርስትናም መጥቷል። ክርስትናም እስልምናም የመጡበት መንገድ ደግሞ በእጅጉ

በጣም የሚደንቅ ነው። የሚያያዘውም ኢትዮጵያ ካለችበት የተፈጥሮ አቀማመጥ ወይም ጂኦግራፊ ሁኔታ ነው። ለምን ኢትዮጵያ ጥንት አሁንም ድረስ በቀይ ባህርና በኤደን ባህረ ሰላጤ አካባቢ የምትገኝ አገር ናት። ከነዚህም አገሮች በተለይም ከመካከለኛው ምስራቅ ህዝቦች ጋራ የጠበቀ ግንኙነት ነበራት። የጠበቀ ግንኙነት የነበራትም በተለያዩ መልኮች ነው። አንደኛው በንግድ ነው። ሁለተኛው ደግሞ በቤተሰብነትም ጭምር ነው። ሌላው ደግሞ በሃይማኖት ነው። በዚህም መሰረት ከቅድመ ክርስትና የነበሩ ሃይማኖቶችም ሆኑ ከክርስትና ወዲህ የመጡ ሃይማኖቶች ማለትም ክርስትናና እስልምና የመጡት እንደሌላው አገር በጦርነት ወይም ደግሞ በመስፋፋት አይደለም፣ በሰላም ነው። አንዳንዶቹም በክርስትና መነሳትም ኢትዮጵያውያን ነበሩበት፣ ከክርስቶስ ጋር የነበሩ ኢትዮጵያውያን እንደነበሩ ይነገራል። በእስልምናም ቢሆን በርካታ ኢትዮጵያውያን ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ነበሩ። ከዚህም በተጨማሪ ደግሞ ኢትዮጵያ ክርስትና በገባበት ዘመን እነ አብርሃና ጽብሃ ክርስትናን ከተቀበሉ ወዲህ ክርስትናን ሲያስፋፉ፣ በአጼ ካሊብ ደግሞ አረብን ለመያዝ ከፍተኛ ጥረት ያደርጉ እንደነበረ ይታወቃል። ይልቁንም ደግሞ በዚህ በየመን ባሰሩት ትልቅ ቤተ ክርስቲያን ወደ ካዕባ የሚሄደውን ሰው በማስቀረት ወደዛ ወደ የመን ባሰሩት እጅግ በጣም ትልቅ ቤተ ክርስቲያን ተሰባስቦ ጸሎት እንዲያደርግና ክርስትና እንዲቀበል ያደርጉ የነበሩ ናቸው። እስልምና ደግሞ በሳቸው የልጅ ልጅ ዘመን በመጡት ነቢዩ መሐመድ አማካይነት እስልምና ሲጀመር እና ችግር ሲገጥመው ልጃቸውንም ጨምሮ ቤተሰባቸውን እና ወዳጆቻቸውን የቅርብ ዘመዶቻቸውን ወደ ኢትዮጵያ ነው የላኩት። በዚህ ጊዜ እነዚህ ከሳውዲ አረቢያ የመጡት ወይም የነቢዩ መሐመድ ቤተሰቦች ወዳጆችና ዘመዶች ወደ ኢትዮጵያ መጥተው ለ15 ዓመታት ያህል ተቀምጠዋል። እንግዲህ የተቀመጡበት አካባቢ በጣም ሰፊ ነው። ከላይ ከስዋንኪን ይጀምራል። ከዛ ከምጽዋም ይጀምራል። ሀርቂቆም እንደኖሩ ይታወቃል። ከዛም በኋላ ወደ አክሱም እንደሄዱና በአክሱምና በሽሬ መካከል በሚገኝ ቦታ ትልቅ መስጊድ ሰርተው እንደነበረ ወይም መኖሪያ ሰርተው እንደነበረ ይነገራል። ከዚህም በተጨማሪ ደግሞ በነጃሺ አሁን ነጃሺ በሚባለው ስፍራ እንደኖሩ፣ ሌላው ደግሞ ኩነባ በሚባል ሰሜን አፋር ግዛት ውስጥ እንደኖሩ ይታወቃል። በአጠቃላይ በምንመለከትበት ጊዜ ክርስትናና እስልምና ወደ ኢትዮጵያ የገቡት እጅግ ሰላማዊ በሆነ መንገድ፣ ቤተሰባዊ በሆነ መንገድ ነው። በዛ መሰረት እስልምናም ክርስትናም ተፈጠሩበት ጊዜ ጀምሮ ማለትም ክርስትና ከ2118 ዓመት በፊት ጀምሮ እስልምና ደግሞ ከ1444 ጀምሮ መስፋፋት እንደተጀመረ እንመለከታለን። እና ምን ማለት ነው ይሄ? እስከ 1000 ዓመተ ምህረት ድረስ በኢትዮጵያውያን ሙስሊሞችና ክርስቲያኖች መካከል ይሄ ነው የሚባል የእርስ በርስ ጦርነት ጎራውን የለየ በሙስሊሞችና በክርስቲያኖች መካከል የተደረገ ጦርነት አልተመዘገበም። የምናየው አንደኛ በአረብ አገሮች እስከ ሩቅ ምስራቅ ድረስ እስከ ምዕራብ አፍሪካ ድረስ እስልምናን በጦርነት ሲያስፋፉ ኢትዮጵያ ውስጥ አልገቡም። ኢትዮጵያ ውስጥ ያልገቡበት ምክንያት ሁለት ነው። አንደኛው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቺ ሀገር የተቀደሰች ሀገር ናት፣ ክርስቲያኖችና ሙስሊሞችን በሰላም ሊኖሩባት የምትችል አገር ናት፣ የጥሩ መነኮሳት እምነት ተከታዮች ያሉባት አገር ናት ብለው በመንገራቸውና ኢትዮጵያን እንዳትወሩ ብሎ ባስጠነቀቁት መሰረት የሚደረግ ነው። ከዚህም በላይ ደግሞ እንግዲህ ኢትዮጵያውያን አገራቸውና ድንበራቸውን ጠብቀው የቆዩ አገሮች ናቸው። ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አያት ዘመን አጼ ካሌብ በጣም ብዙ መርከቦችንና ወደ 60,000 የሚሆኑ ወታደሮች ያዘመቱበት ዘመን ነው እና ኢትዮጵያ ከሀያላን አገሮች አንዷ እንደነበረች ነው የሚታወቀው። ሆኖም ከ10ኛው ክፍለ ዘመን ጀምሮ እስከ 16ኛው ክፍለ ዘመን ድረስ በተለይም በዚህ በአዳል በሸዋ ሱልጣኔት በአዳል ሱልጣኔት መካከል እና በሰለሞናዊ ዳይናስቲ ዘመን ማለትም በአፄ ይስሐቅ፣ በአፄ አምደ ጽዮን፣ በአፄ ገላውዲዮስ፣ በአፄ ዘርዓ ያዕቆብ በምንላቸው እስከ አፄ ልብነ ድንግል በነበሩት ነገስታት መካከልና በአዳል ስልጣኔት መካከል ከፍተኛ ጦርነት ይካሄድ ነበር። ይሄም ከምስራቅ ኢትዮጵያ እስከ ሸዋ ድረስ ያለውን ግዛት ያካትታል።

0: ምን ማለት ነው? ከሸዋ ጀምሮ እስከ ምዕራብ ኢትዮጵያ ድረስ፣ እስከ ሰሜን ኢትዮጵያ ድረስ፣ እስከ ደቡብ ኢትዮጵያ ድረስ የሚታወቅ በሙስሊምና በክርስቲያኖች መካከል የተደረገ ጦርነት አልተመዘገበም ወይም አይታወቅም። ወደ አሁኑ ለመምጣት ታሪካችንን እንድናየው ብዬ ነው። ለማንኛውም እስከ ቅርብ ጊዜ ድረስ በሙስሊሞችና በክርስቲያኖች መካከል ወንድማማችነት፣ ፍቅርና መተሳሰብ የነበረበት አገር ነው። አሁን በሙስሊሞችና በክርስቲያኖች መካከል የከረረ ጦርነት የምንመለከተው ወይም ደግሞ ጥላቻ የምንመለከተው ከአጼ ቴዎድሮስ ዘመነ መንግስት ጀምሮ ነው። አጼ ቴዎድሮስ ደግሞ ወደዛ ያዘነበሩት በመጀመሪያ ወደ ስልጣን ያወጧቸው እንደሚባለው ሙስሊሞች ነበሩ። በኋላ ግን አባ ሰላማ የሚባሉት ግብፃዊ መነኩሴ እቺን ሀገር በሰላም ለመምራት የምትፈልግ ከሆነ በአንድ ሃይማኖት ምራት ብለው ይነግሯቸዋል። እሳቸውም እንደተባለው የእሳቸው ምክር ሰምተው እስልምና ከተስፋፋ ሀገሪቱን እንደምጠፋ አምነው ሙስሊሞችን ማጥፋት ይጀምራሉ። በተጨማሪ ደግሞ የእሳቸውን እግር የተኩት አጼ ዮሐንስ ደግሞ በእኚሁ በአባ ሰላማ ምክንያት በሙስሊሞችና በክርስቲያኖች መካከል የከረረ ጸብ እንዲፈጠር ያደርጋሉ። እና በዚህ መሰረት አጼ ዮሐንስ ምንድን ያደረጉት እስላም ከሆንክ ወይም ክርስቲያን ካልሆንክ ከአገሬ ይውጣልኝ የሚል ትዕዛዝ ያስተላልፋሉ። በጣም በርካታ ኢትዮጵያውያን ሙስሊሞችን በእሳቸው ምክንያት ያልቃሉ። በሀገራቸውም ስደተኞች ይሆናሉ፣ ምክንያቱም ከምርስታቸውም እንትን ይላሉ። ይሄ ሁኔታ በአጼ ኃይለሥላሴ በኢትዮጵያ ኦርቶዶክስ ቤተክርስቲያን ቁንጮ የነበሩት የበላይ በነበሩት በአጼ ኃይለሥላሴም ቢሆን በቀጥታም ሆነ በተዘዋዋሪ መንገድ ሙስሊሞች እንደዚህ አይነት ችግር ይነርስባቸው እንደነበረ ይታወቃል። እስከ አሁን ድረስ የምናያቸው ነገሮች በተለይም በትግራይ በኩል
1: በተለይ ትግራይ ውስጥ አሁን የዚህ አይነቱ ሁኔታ በሃይማኖት ከእስልምና እምነት ጋር የተጻራሪ የሆነ አመለካከት ሊመጣ የቻለው ከምን አኳያ ነው? ዋነኛው መንስኤ ምንድን ነው?
0: ዋናው መንስኤ ምንድን ነው? አሁን የተፈጠረ አክሱምን ቅድስት ከተማ እናደርጋታለን፣ አክሱምን እንደ ቫቲካን ራሷን የቻለች እናደርጋታለን ከሚል የመነጨ ነው። እንግዲህ አክሱም እና ቫቲካን በሁለቱ መካከል በጣም የተለየ ነው። እንደምታውቀው ቫቲካን ያለችው ሮም ውስጥ ነው። ሮም ውስጥ ደግሞ ያሉት ሮማውያን ናቸው። ክርስቲያን ፕሮቴስታንት የለም፣ ኦርቶዶክስ የለም፣ ሙስሊም የለም፣ ሌላም የውጭ ሀገር ዜጋ ብዙ አልነበረም። ሙስሊሞች እንኳን ምናልባት በጣት የሚቆጠሩ ሊሆን ይችላሉ። የዛን ጊዜ ጣሊያን ሶማሌን ወራ ስለነበረ በተረፈ ሲሲሊ የነበሩትን ሙስሊሞች ሳይቀር አስወጥተዋል። እና ከእስላምም ከሌላም እምነት የጸዳች ሮም እንደነበረች እንመለከታለን። በዛን ጊዜ ቫቲካን ራሷን የቻለች የካቶሊክ መቀመጫ እንድትሆን ስትደረግ ሁሉም ካቶሊካዊ ነበረ። በተለይም ደግሞ ሙሶሎኒ ቫቲካን ራሷን የቻለች በራሷ ሕገ መንግስት የምትተዳደር እንድትሆንና ለፋሽስት መንግስት ደግሞ አስፈላጊውን ድጋፍ እንድታደርግ በዛ ስምምነት መሰረት ነው ቫቲካን ራሷን የቻለች የሆነችው። ራሷን ቻለች ተባለ እንጂ በአብዛኛው ከሮም መንግስት ከሮም አስተዳደር አስፈላጊው እገዛ ታደርጋለች። ነገር ግን አሁን ይሄ የአክሱምም አባቶች በቅርቡ አክሱምን እንደ ቫቲካን እናደርጋለን ሲሉ ግምት ውስጥ ማስገባት የነበረባቸው ነገሮች መኖር ነበረባቸው። በመሰረቱ እንዲሁ ለማስታወስ ይረዳ እንደሆነ አሁን የተጀመረም አይደለም ይሄ ነገር። ምናልባት የዛሬ 2 ዓመት ወይም 3 ዓመት ወይም 4 ዓመት የተጀመረ አይደለም። እንደ ቫቲካን እናደርጋታለን የሚለው ባይኖርም ከዚህ በፊት ሙስሊሞች ከአክሱም ወጥተው አክሱም ማራይ ወደሚባል ወደ ሰለክልኻ መሄጃ ወደ ሽሬ መሄጃ ከአክሱም 10 ኪሎ ሜትር ርቀው እንዲቀመጡ አድርገዋል። መስጊዳቸውም እዛ እንዲሰሩ አድርገዋል። እሱ ብቻ ሳይሆን ሐውዜን በሚባለው ከተማ ራሱ ሙስሊሞች በሐውዜን ከተማ እንዳይቀበሩ ከከተማው 10 ኪሎ ሜትር ርቀው አው ባህሮ በሚባለው መቃብር ነው የሚቀበሩት። ለረዥም ጊዜ 2 ሰዓት ምናምን ተጉዘው እዛው ነው የሚቀበሩት። እና ምናልባት በ1960ዎቹ አካባቢ ሙስሊሞች ከአክሱም ወጥተው አክሱም ውቅሮ ማራይ እንዲቀመጡ ተደርጓል። እና አሁን በጣም እየፈጠጠ የመጣው አንደኛ የሙስሊሞች ቁጥርም ጨምሯል፣ ሁለተኛ በደርግ መንግስት የሙስሊሞችና የክርስቲያኖች እኩልነት አዝማሚያ ነበር። ምክንያቱም ሁለቱንም አይቀበልም። ከደርግ መንግስት በኋላ ደግሞ ኢህአዴግ መንግስት ደግሞ እነዚህ ጥያቄዎች በሙስሊሞች የእኩልነት ጥያቄዎች፣ መስጊድ የመስራት ጥያቄዎች ቢነሱም እያድበሰብሰው ቆይቷል። አሁን ደግሞ ፌቨረብል የሆነ ኮንዲሽን ሙስሊሞችን ጭራሽ ለማስወጣት የሚያስችል ሁኔታ ስለተፈጠረ በዚህ ሙስሊሞች በዚች ቦታ ላይ መስጊድ አትሰሩም፣ በመንገድም ቀብር ላይ በዚህ አክሱም ጽዮን አካባቢ ይዛችሁ አታልፉም፣ አዛን አታደርጉም፣ እናንተ ብቻ ሳትሆኑ ካቶሊኮችም ፕሮቴስታንቶችም ቤተክርስቲያን አይሰሩም የሚል ውሳኔ በቅርቡም በዝርዝር መግለጫ አውጥተዋል። አንደኛዋ ዋናውና ትልቁ ነገር አክሱምን ቅድስት ከተማ ለማድረግ ነው። እና አክሱምን ቅድስት ከተማ ለማድረግ ግን ቅድመ ሁኔታዎች ለመስራት ለማዘጋጀት እንኳን ሁኔታው አልፈቀደላቸውም። ምክንያቱም ካለፈው ዓመት ጀምሮ በመጀመሪያ የጀመሩት ሙስሊም ሴቶች ሂጃብ እንዳይለብሱ ነው፣ ኒቃም እንዳያደርጉ ነው። በዛ መሰረት በርካታ ወጣቶች ፈተና ሳይፈተኑ ቀርተዋል። በዛሬው ዓመት ደግሞ የተቀጣጠለው እንደዚሁ ሂጃብ እንዳትለብሱ ነው። ሂጃብ እንዳይለብሱ በማድረግ የከለከሏቸው ተማሪዎች አሉ። ላለመልበስ ፈቃደኛ የሆኑ ደግሞ ተገብተው ይማራሉ። አሁን ደግሞ ባለፈው ካቲት ወር እና መጋቢት ወር ደግሞ መስጊድ ውስጥ አላሁ አክበር አትበሉ፣ አዛን አታሰሙ፣ ድምፅ አታሰሙ ወደሚል መጣ። በመጨረሻ አሁን እንግዲህ ሙስሊሞች ከአክሱም ወጣ ብለው ወደ አየር መንገድ ወደ ሌላ አካባቢ ርቀው እንዲቀመጡ መግለጫ አውጥተዋል። አጠቃላይ እያየን እንደሆነ በሙስሊሙና በክርስቲያኑ መካከል የነበረው የመቻቻል የመግባባት አብሮ የመኖር ሁኔታ በአክሱም ጽዮን ወይም በሲኖዶሱ ምክንያት ግንኙነቱ ተቋርጧል ብዬ አስባለሁ።
1: ከአንጋፋው ጋዜጠኛ ደራሲና የእስልምና ታሪክ ተመራማሪ ተሾመ ብርሃኑ ጋር ያካሄድነው ቃለ ምልልስ በዚሁ አላበቃም። በተከታዩ ክፍለ ዝግጅታችን ስለ አክሱም ቅድስት ከተማነት ውሳኔ፣ የሃይማኖታዊ እኩልነትና ሕገ መንግሥታዊ አተገባበር ተስፋና ስጋት እንዲሁም ምክረ ሐሳቦቻቸውን አሰናስለው ያጋራሉ።
2: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
3: Want instant MVP status? Join the new Dick's Scorecard Plus program. For $99, Scorecard Plus members enjoy 1 year packed with perks, like $80 in annual bonus rewards, free shipping with no minimum purchase, triple points on 2 purchases, and more. That's over $160 in benefits. Join Dick's Scorecard Plus today and score more than ever. Tap the banner to learn more. Exclusions and terms apply. Visit dicks.com/scorecardplus for details.
4: Twirl those wheels!
5: Geico knows there's a home you and a road you. Right now you're hearing home you. She's not in an RV. She's at home, feeling out of breath from a spin class.
4: And one, and two, and three, and four, and seven.
5: Meanwhile, road you can breathe easy in an RV with 24/7 claim support from Geico's insurance specialists. So the only thing she's counting is highways.
6: Okay, we can take the one to the five to Route 66. Perfect.
5: It feels good to be a road you. It feels good to Geico.
2: የኤስቢኤስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያገኙ። ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
1: ከአንጋፋው ጋዜጠኛ ደራሲና የእስልምና ታሪክ ተመራማሪ ተሾመ ብርሃኑ ጋር በቀዳሚው ክፍለ ዝግጅታችን የእስልምና ሃይማኖትን ወደ ኢትዮጵያ አመጣጥ፣ እምነታዊ ያተያይ ልዩነቶች በትግራይ፣ የአክሱምና ቫቲካን ንጽጽሮሽንና የሂጃብ ክልከላ በትግራይ ትምህርት ቤቶችን በአንኳርነት በመንቀስ አተያያቸውን አጋርተዋል። ወደ ቀጣዩና የመቋጫ ክፍለ ዝግጅታችን ያመራ ነው። እንዲህ ነው
2: አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው።
1: በሲኖዶሱ በኩል ይህን ጉዳይ አስመልክቶ አቋሙ ምን ይመስላል? እስካሁን ይህን ለመፍታት ያልተቻለበት ምክንያት ምንድን ነው?
0: ሲኖዶሱ እኮ በሱ በኩል ፈታ። አንደኛ ያወጣው መግለጫ ማለት ነው። አንደኛ አክሱም ቅድስት ከተማ ተብላ እንድትጠራ ወስኗል። ቅድስት ከተማ ሲባል አሁን በተጨማሪ በወጣው መግለጫ መሰረት ካቶሊኮች እና ፕሮቴስታንቶች እና ሙስሊሞች የሌሉባት ብቻ ሳትሆን መጠጥ ቤቶች፣ ዳንኪራ ቤቶች የሌሉባት ከተማ እንድትሆን የሚል መግለጫ አውጥቷል።
1: ይሄ ችግር መፍታት ነው ወይስ ወደ አንድ ወገን ማጋደል ነው?
0: አክሱም ጽዮን ማለት ቅድስት ከተማ ናት ማለት በኢትዮጵያ ኦርቶዶክስ ቤተክርስቲያን ምንጭ ዋናዋ ናትና በሌሎች ሃይማኖቶች በሌሎች አመለካከቶች ምናልባት አገላልጹ ትክክል ላይሆን ይችላል መርከስ የለባትም እንደማለት ነው። አሁን ይሄ በምንመለከትበት ጊዜ አመለካከቱ ከሚያራምዱት ሰዎች አንጻር ትክክል ሊሆን ይችላል። ለምን ሙስሊሞቹን ገብተው መስጊድ ውስጥ ደብድበው አቁስለው በየቤቱም ሄደው ልክ ከሞርሞኖች ሲያደርጉት እንደነበረው በአሜሪካ እና በሌሎችም ሀገሮች ሙስሊሞችን ሄደው ልክ ሲያጠቁ እንደነበረው ሁሉ እነሱም በየቤቱ ይሄዱ ሙስሊሞችን አጥቅተዋል። አሁን ይሄ ለነሱ የሙስሊሞች መብት መክፈፍ የሙስሊሞች ህገ መንግስታዊ መብት መጣስ አይደለም ለነሱ። ምክንያቱም ህገ መንግስቱን የተቀበሉ አይመስሉም። በአንድ በኩል ህገ መንግስቱን ተቀበለናል ይላሉ፣ ህገ መንግስቱን በሌላ በኩል ደግሞ የሃይማኖት እኩልነት የሚፈቅደውን ህገ መንግስት ሲጥሱት እንመለከታለን። እና በጣም የሚያስገርመው ደግሞ ይሄንን ሃይ የሚል የመንግስት አካልም በኢትዮጵያ ውስጥ የለም።
1: መንግስት በኩል ጣልቃ ተገብቶ ይሄንን ሃይማኖታዊ ውዝግብ ለባት ለማበጀት ያልተሞከረው ወይም ደግሞ እስካሁንም ለባት ሳይበጅ የቆየው ከምን አኳያ ነው ይላሉ? ይሄ በአንድ ሀገር ውስጥ የአንድ ሀገር አስተዳደር ኃላፊነት አይደለም?
0: አቶ መለስ ዜናዊ በስልጣን ላይ በነበሩበት ጊዜ ትንሽ ለመንቀሳቀስ ሞክረው ነበር። ነገር ግን የነበረባቸው ግፊት ይሄን እንዲገፉ አላደረጋቸውም። በሁለተኛ ደረጃ ደግሞ በሙስሊሙና በክርስቲያኑ መካከል ያለው ቅራኔ መፍታት ይልቅ በሙስሊሙና በሙስሊሙ መካከል የነበረው ቅራኔ እንዲሰፋ በማድረግ የበኩላቸው አስተዋጽኦ አድርገዋል። ማዕከላዊ መንግስት እንደዚህ አይነት አቋም ያራምድ እንጂ የትግራይ መንግስት ደግሞ አሁን ፕሬዝዳንት ነኝ በሚሉት ድሮም ከነበሩት በዶክተር ጽዮን ገብረ ሚካኤል አማካይነት የተሰጠው መረጃ በአባቶቻችን ያልነበረ ነገር አሁን በእኛ ጊዜ መስጊድ አክሱም ውስጥ ይሰራ ብለን ልንል አንችልም ብለው አስተያየታቸውን ሰጥተዋል። እንግዲህ እስከ አሁን ማለት ነው አሁን መንግስቱ እውቅና አይስጠው ስልጣናቸውን አይስጠው አላውቅም። ለማንኛውም እስከ አሁን ድረስ ያለው የትግራይ መንግስት በትግራይ ውስጥ ለሚኖሩ ኢትዮጵያውያን ሙስሊሞች የሚያደርገው የመብት ጥበቃ በጣም የተጓደለ ነው። ይሄ ብቻ ሳይሆን በመሰረቱ እንደው ክርስቲያኖች ስለሆኑ መጠነኛ አስተያየት ይደረግላቸው እንደሆነ ካቶሊኮቹ በተለይ እርዳታ ስለሚሰጡ ዝም ይባል እንደሆነ እንጂ በፕሮቴስታንቶቹ ደግሞ ምናልባት የባሰ ሊሆን ይችላል። በዛ አካባቢ ትግራይ ውስጥ የሃይማኖት እኩልነት የሚታሰብ ነገር መስሎ አይታይም። እኩልነት አለ ቢባል እሺ ብለ ተቀበለ እናንተ የምትሉት ነገር ሁሉ ትክክል ነው፣ እኛ የምናደርገው ነገር ደግሞ ለኛ ትክክል ነው ለእናንተ ትክክል አይደለም ተቀበለነዋል የሚል ይመስላል። እና በአጠቃላይ መንግስት ገመንግስቱን የማስተግበር ኃላፊነት ያለበት መንግስት ማዕከላዊ መንግስትም ሆነ የክልሉ መንግስት ይሄንን ሲተገብሩ አይታይም። ለነገሩ ትግራይ ብቻ ሳይሆን በሌሎች ቦታዎችም እንደዚህ አይነቶቹ ችግሮች ይታያሉ። እና ይሄ ነገር ወዴት ያመራን ነው? ምን እየተደረገ ነው? በኢኮኖሚያችን ላይ በማህበራዊ ኑሯችን ላይ በባህላችን ላይ ተጽዕኖ አይኖረውም ወይ ብለን ልናስብ እንችላለን።
1: በመጣጥፎ ላይ በማጠቃለያ በኩል ያቀረቡት የመፍትሄ ሐሳብ አለ። አንዱም የለማቀፍ የኢኮኖሚ ትስስሩ ይጠናከረ ሲሄድ ተጋቦቹም ሊኖር ስለሚችል በወንጀለኛ መቅጫችንና በፍትሐብሔር ሕጋችን ያልተካተቱ ሃይማኖታዊ ሕጎችን ማውጣት ያስፈልጋል ብለዋል። ይህን ሲሉ ምን ማለት ነው? ምን አይነት ሃይማኖታዊ ህጎች ናቸው?

0: በወንጀለኛ መቅጫና ፍትሐብሔር ውስጥ ህጎች ውስጥ እንዲካተቱ የሚሹት ይሄስ ምን ያህል መፍትሄ ይሆናል የሚል ሐሳቤ ኖሮት ነው። ከዚህ የተለየ የመፍትሄ አማራጮች የሚሏቸውስ አሉ?
1: የመጨነቅ ጉዳይ ነው። በኢትዮጵያ ውስጥ ሰላም የሃይማኖት ልዩነት የሌለው በሃይማኖት የተነሳ ክርክርና ጭቅጭቅ የማይደረግበት ኢትዮጵያ እንድትኖር ነው የፍላጎቴ። ማለትም በሌሎች አገሮች እንዳለ ሁሉ በሀገራችንም የሙስሊሙም የክርስቲያኑም መብት ተጠብቆ ሁሉም እምነቱን በሰላም በፍቅር በመረዳዳትና በመተማመን ለሀገሩ እንዲሰራ ማድረግ ነው የኔ ምኞት። ይሄን ለማድረግ ግን ዝም ብሎ አይመጣም። ለምሳሌ አንዲት ክርስቲያን ተማሪ ባንገቷ ላይ ትልቅም ትንሽም መስቀል አድርጋ እምርት ቤት የምትገባ ከሆነ ይሄ ለሷ የክርስትና እምነት መገለጫዋ ነው። አንድ ክርስቲያን ወጣት አንገቱ ላይ ትንሽም ይሁን ትልቅ መስቀል አድርጎ ትምርት ቤት ውስጥ የሚገባ ከሆነ ለሱ የክርስትና እምነት መገለጫው ነው። እንደዚሁም ደግሞ አንዲት ሙስሊም ሂጃብ አድርጋ መሄድ እንደ መስቀሉ ሁሉ የእስልምና መገለጫዋ ነው። ሲጀመር ቁርአን ውስጥ ሴቶች ራሳቸው መከናነብ እንዳለባቸው እና እስከ ሰዓት ማሰሪያቸው ድረስ መከናነብ እንዳለባቸው መሸፈን እንዳለባቸው በግልጽ ተቀምጧል። እንደዚሁም ደግሞ በሐዲሶችም እንደዚሁ የተነገረ አለ። ለአንዲት ሙስሊም ያንን ማድረግ ሂጃብ አድርጎ መሄድ ሃይማኖታዊ ግዴታዋ ነው። ተገላልጣ ብትሄድ ትጠየቅበታለች በሰማይ ላይ። በመሰረቱ ክርስቲያን ማተብ ማድረግ የጀመረው ወይም ደግሞ መስቀል ማድረግ የጀመረው ከመቼው እንደሆነ አላውቅም። ነገር ግን መስቀል አድርጎ መሄድ መስቀል አድርጎ አለመሄድ ማድረግ ይሄ በጣም አድላዊነት የተሞላው አሰራር ነው ብዬ አምናለሁ። ስለዚህ ይሄ ነገር በህግ መደንገግ አለበት። አንድ ለምሳሌ በቅርቡ ያወጣሁት ጽሑፍ አለ። ለምሳሌ ከልዩ ልዩ ገዳማት የሚወጡ መነኮሳት ሴቶች አሉን በል። እነዛ ገዳማት ውስጥ መከናነብ ግድ ነው፣ ልክ እንደ ሙስሊሞቹ ማለት ነው። እነዛ የገዳም መነኮሳት ትምህርት ቤት ባንዛን ያንን አለባበስ ለብሰው ሲሄዱ ምንም ቅሬታ የላቸውም፣ እንዳውም ደስ ይላቸዋል። ችግርም የሆነው ሂጃብ ተደርጎ የሄደ እንደሆነ ነው። እንዳውም የአክሱምን አነሳን እንጂ ላሊበላ ደግሞ የወሰድን እንደሆነ የባሰ ነው። እስከ ጭራሹ መስጊድም የለም። ሙስሊሞች እንዲያውም ቢስሚላህ ብለው አርደው ስጋም የሚብሉበት ሀገር አይደለም። መስገዱን ተወ፣ መስጊድ ማሰራቱን ተወ፣ ተሰባስቦ መስገዱን ተወ። ነገር ግን ማረድ እንኳን አይችሉም።
0: የዚህ አይነት ሁለት አመለካከቶች በሁለት የእምነት ተከታይ ሴቶች ላይ በህብረተሰቡ ዘንድ በተወሰነው ክፍል ተቀባይነት ያገኘው ለምንድን ነው? በክርስትና እምነት ተከታዮች መነኩሳት
1: ይሄ ነው። አሁን ይሄ ሙስሊሞች እኮ አይጠሉም። አሁን ለምሳሌ ሙስሊሞች እኮ እነዚህ መነኮሳት ሴት መነኮሳት ወጣቶችም የሆኑ አሮጊቶች ተከናንበው ሲሄዱ ቆብ ሲያደርጉ ደስ ይላቸዋል እንጂ አይከፋቸውም። ምክንያቱም የፈጣሪ ቃል ነው ተከናንቡ የሚለው። ነገር ግን ክርስቲያኖቹ ተከናንበው ሲሄዱ የሚደሰቱባት ሙስሊሞቹ ደግሞ ተከናንበው ሲሄዱ የሚከፉባት አገር የሆነችው ኢትዮጵያ ናት። በተለይም አክሱምና ላሊበላ እና ይሄ ነገር ከምንድነው የመነጨ ብለን ስንጠይቅ ዞሮ ዞሮ የምንመጣው ወደ እስላሞፎቢያ ነው፣ እስላም ጠልነት ነው እንጂ ልብሱም እነሱ የሚለብሱት ልብስ ነው፣ ትምህርት ቤቱም እነሱ የሚማሩበት ትምህርት ቤት ነው። የተለየ ነገር እኮ ሙስሊሞች ስለለበሱ አይደለም። ሙስሊሞች ላይ ስላረፈ ግን ደስ አይላቸውም። በቃ ለምን ደስ አይላቸውም? ደስ አይላቸውም፣ መልስ የለውም። ክርስቲያኑ ሂጃብ ሲያደርግ መነኩሴዎቹ ማለት ነው። እንደውም እኮ ቤተ ክርስቲያን እኮ ተከናንባችሁ ግቡ ነው የሚባለው አለ። እንዳሁን በሀገራችን እኮ አሁን ነው እንጂ ሴቶች እናቶቻችን፣ የእናቶቻችን ጓደኞች፣ አያቶቻችን የሚባሉት ነገሮች ወደ ቤተ ክርስቲያን ሲሄዱ እኮ ተከናንበው ነው የሚሄዱት። ክንንባቸውንም አያወርዱም።
0: ከቀደም ካነሱት ከፍትሐብሔርና የወንጀለኛ መቅጫ ላይ እንዲጠቀስ እንዲታከል

0: ካሹት ባሻገርስ በተለይ በመንግስትና በጠቅላላውም የሃይማኖት መሪዎች ሁለቱም ሃይማኖት መሪዎች መካከል ምን አይነት ውይይቶች ተካሂደው ይሄ ጉዳይ ሊፈታ ይገባል ይላሉ? ካልሆነስ መዘዞቹ ምን ሊሆኑ ይችላሉ? ይሳካልስ የሚል ተስፋ አለዎት?
1: አው ምንድነው መሰለ በወገንህ ላይ በክርስቲያኖቹ የቤተክርስቲያን ጥቂት ኤሊቶች ይሄን ይበሉ እንጂ እኮ በርካታ የክርስትና እምነት ተከታዮች እኮ ከሙስሊሞች ጋር አብረው ተባብረው ተደጋግፈው የሚኖሩ ሰዎች ናቸው። የሙስሊሙን የንግድ ዕቃ እኮ የሚገዙት ክርስቲያኖች ናቸው። የክርስቲያኖቹን ምርት እኮ የሚገዙት ሙስሊሞች ናቸው። ሰርግ አብረው ነው የሚበሉት። ሌሎች ድግሶችም አብረው ነው የሚሄዱት። በበዓላት ይጠያየቃሉ። በሐዘን ይጠያየቃሉ። አብረው የሚኖሩ ህዝቦች ናቸው። ስለዚህ የብዙሃን ክርስቲያኖች አመለካከት ነው ብሎ ማሰብ እጅግ በጣም የተሳሳተ ነው። አንዳንዱ ቦታም እኮ ሙስሊሞች እና ክርስቲያኖች ተጋብተውም የሚኖሩበት ሁኔታ አለ። ሙስሊም ወንድምና ክርስቲያን ወንድም አብረው የሚኖሩበት ሁኔታ አለ። እና በሙስሊሞችና በክርስቲያኖች መካከል ያለው ግንኙነት ከቤተ ክርስቲያን ኤሊቶች ከሚያራምዱት ሁኔታ ጋር የተለየ ነው። ሆኖም መንግስታቱ ለምንድን ነው ይሄንን ጣልቃ ገብቶ የማይፈቱት ብለን ከመመለሳችን በፊት፣ በነገራችን ላይ ቅድም ስለ ሃይማኖት ህጎች አንስተን ስለነበረ፣ ለምሳሌ በቤተ ክህነት ትምህርት ቤቶችና መድረሳ ትምህርት ቤቶች አሉ። ለነሱ የሚያስፈልግ ሃይማኖታዊ ህግ ያስፈልጋል። በመስጊዶችና በቤተ ክርስቲያኖች የሚደረጉ ስብከቶች ሃይማኖታዊ ህጎች ያስፈልጓቸዋል። ለምሳሌ ዘወትር የምሰበው አህመድ ግራኝ ከሞት 500 ዓመቱ ነው። ነገር ግን አህመድ ግራኝ ተነስቶ ቤተ ክርስቲያን አቃጥሏልና አሁንም ቢሆን ሙስሊሞች ተነስቶ እንዳያቃጥሉባችሁ ብለው የሚሰብኩ ሰዎች አደብ ሊገዙ ይገባል። በሌላ በኩል ደግሞ ክርስቲያኖች እንደዚህ ናቸው ብለው የሚሰብኩ የሚያስተምሩ የሙስሊም ሃይማኖት አባቶች አደብ ሊገዙ ይገባቸዋል። ከዚህም በተጨማሪ ደግሞ ሃይማኖታዊ ስነ ምግባራት ተጠብቀው እንዲኖሩ በግድ ህግ ያስፈልጋው። ሃይማኖታዊ ስነ ምግባራት የሚጥሱ ሰዎች ደግሞ በአግባቡ ሊቀጡና እርምጃ ሊወሰድባቸው ይገባል። በዚች ሀገር ላይ ቆም ብለን የምናስባቸው ነገሮች አሉ። በሙስሊም ቤተሰብና በክርስቲያን ቤተሰብ መካከል የበለጠ ግንኙነትን ሊያዳብሩ የሚችሉ ማህበራዊ ህጎች በጣም ያስፈልጋሉ እና እንዴት እንደመግለጽ እንደሚቻል አላውቅም። እስካሁን ድረስ ያየኋቸው መንግስታት እኔ ከአፄ ኃይለስላሴ ጀምሮ ነው የማውቀው። የአፄ ኃይለስላሴ ምን በለው፣ የደርግ ምን በለው፣ የኢህአዴግ ምን በለው፣ በህዝቦች መካከል ሰላም እና መረጋጋት እንዲኖሩ ጣልቃ የሚገቡ አይመስለኝም። ለምን እንደሆነ አላውቅም። ወይም እርስ በርስ ሲጨቃጨቁ፣ እርስ በርስ ሲጣሉ በሰላም ለመግዛት እንደሆነ አይገባኝም። እና እውነቱን ለመናገር የአሁኑ መንግስት፣ አሁን ስልጣን የያዘው መንግስትም ሆነ ወደፊት የሚመጡት መንግስታት በሙስሊሙና በክርስቲያኑ መካከል ያለውን ግንኙነት ሰላማዊ ለማድረግ በወንድማማችነት ላይ የተመሰረተ እንዲሆን በማድረግ እና መተባበርና መረዳዳት ያለበት እንዲሆን የማድረግ ኃላፊነት ይጠበቅባቸዋል። መንግስትን የአንድ ወገን የአንድ ሃይማኖት ወገን ማድረግ የሙስሊም ወገን ወይም ክርስቲያን ወገን ማድረግ ሳይሆን መንግስት ራሱ ከክርስቲያን ወገንነት እና ከሙስሊም ወገንነት ራሱ ማውጣት አለበት። ስራው የፍትሐ ብሔር ስራ መስራት ነው። የወንጀል ስራ መቀነስ ነው። እነዚህን ነገሮች ለመስራት ኢኮኖሚውንም ለማዳበር፣ ማህበራዊ ኑሮውም ለማዳበር፣ ባህሉን ለማዳበር፣ የሁሉንም ነገር እንትን ለማድረግ ብዙ መሰራት ይኖርባቸዋል እና ብዙ አድላዊ የሆኑ ነገሮች እንመለከታለን። አሁን በተቀረጹት መጽሐፍቶች ሳይቀሩ የአድላዊነት ሁኔታ እንመለከታለን። ይሄ መቀረፍ አለበት። ትምህርት ቤቶች ይህን ለብሳችሁ አትግቡ፣ ይህን ለብሳችሁ አትፈተኑም የሚሉ ትምህርት ቤቶች እኮ ናቸው። የተማሩ የተመራመሩ ያሉባቸው ቦታዎች ይሄንን ነገር ሲናገሩ እንሰማለን። ለነገሩ ችግሩ እኛ ብቻም አይደለም እናንተ ጋርም ያለ ይመስለኛል። እና ዞሮ ዞሮ በሙስሊሞች እና በክርስቲያኖች መካከል ያለው ግንኙነት የተሻለ ማድረግ የሚሻል ይመስለኛል።
0: ጋዜጠኛ፣ ደራሲ፣ የእስልምና ጉዳዮች ተመራማሪና የታሪክ አጥኚ ተሾመ ብርሃኑ ከማል ስለ ቃለ ምልልሱ እናመሰግናለን።
1: እኔም ስለጠየቃችሁኝ በጣም አመሰግናለሁ። እንግዲህ
2: ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic

አድማጮቻችን፣ ከመሰናበታችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ዩናይትድ ስቴትስ እና ኢራን ከስምምነት ላይ ደረሱ። የዋን ኔሽን መሪ ፖሊን ሃንሰን የተመረጡ ጠቅላይ ሚኒስትርነት የህዝብ አስተያየት ድጋፍ አገኙ። የ2026 ፊፋ ኦሎምፒክ ውድድር ቀጥሏል። ጃፓን እና ሁለት ለሁለት ተለያይተዋል። በአሁኑ ወቅት በጨዋታ ላይ የሚገኙት ስዊዘርላንድ እና ቱኒዚያ 2-1 ረፍት ወጥተዋል። መልካም ቀን አውስትራሊያ። ቸር ይግጠመን።